0: SBS, a world of difference. You're with SBS Amharic on mobile, online and on radio.
1: SBS Samarinya Garnot, mobile, online and radio. የዛሬውን ስርጭታችንን የምናስተላልፍበት ምድር ለማዳዊ ባለቤቶችን አንስተን ዕውቅናን ልንቸር እንወዳለን። የኤስቢኤስ አማርኛ ፕሮግራም ለኩሊናገር ውራንቹሪ ወይ ውራንግ ሰዎች ለሁንና ቀደምት አረጋውያን አክብሮቱን ይገልጣል። እንዲሁም ዛሬ ስርጭታችንን ለምታደምጡበት ለቦርጅናልና ቶረስ መሽመጥ ደሴት ምድር ለማዳዊ ባለቤቶች ዕውቅናን ይቸራል። ክራቡ ግንቦት 19 2018 አድማጮቻችን እንደምን አርፍዳችኋል? ዘወትረቡ በአውስትራሊያ ሰዓት አቆጣጠር ከቀኑ 12 ሰዓት እስከ 1 ሰዓት ድረስ በቀጥታ ከኤስቢኤስ ሬዲዮ ጣቢያ የምናስተላልፈውን የአማርኛ ቋንቋ ፕሮግራም ስርጭታችንን አሁን ጀምረናል። ሀገርኛ ሪፖርት እና የቃለ ምልልስ ዝግጅቶቻችን ተከታተዋል። የ ውይይት መድረክ ዝግጅታችን ከዶክተር ዮናታን ድንቁና ዶክተር ደሴ ታርቆ ጋር የዘንድሮን የፌደራል ራል በጀት አስመልክቶ ያካሄድነው ውይይት መቋጫ ይሆናል። በመጪው ሳምንት ከትዝብትና ተስፋ መጽሐፍ ደራሲ ኤሚሬትስ ፕሮፌሰር ባየ ይማምና የ2026 የአፍሪካ ቀን የማህበረሰብ ስኬት ሽልማት ሸላሚ ዶክተር ተስፋዬ ግዛው ጋር ያካሄድናቸውን ቃለ ምልልሶች ይዘን እንቀርባለን። እስከ ፕሮግራማችን ማብቂያ ቆይታችሁ ከኛ ጋር ይሁን። የፕሮግራሙ አዘጋጅና አቅራቢ ካሳሁን ሰቦቃ ነኝ።

0: ወደ ዝርዝር ዜናዎቹ ከማለፋችን በፊት ረሰ ዜናዎቹን እናስቀድማለን። የአውስትራሊያ መንግስት ግዙፍ የሥራ አገልግሎቶች ለውጦችን አካሄደ። ፖፕሊዮ 14ኛ የሰው ሰራሽ አስተውሎት AI ለወታደራዊ የጦርነት ተግባር እንዳይውል ዳግም ጥሪ አቀረቡ። የሚሉት ግንባር ቀደም ረሰ ዜናዎቻችን ናቸው። የአውስትራሊያ ፌዴራል መንግስት ከሶስት አስርት ዓመታት ወዲህ ግዙፍ የሥራ አገልግሎቶች ለውጥ አድርጓል። የመስሪያ ቤት ሚኒስትር አማንዳ ሪሽወርስ በዛሬው ዕለት ኩለቃድ ላይ አዲሱን ባለ ሶስትዮሽ ምዕራፍ ያሰራር ለውጥ በብሔራዊ ፕሬስ ክለብ ይፋ ያደርጋሉ። የለውጡን አስፈላጊነት አንስተው የሊበር የሕግ መወሰኛ ምክር ቤት አባል ዶክተር ሚሼል አናንዳ ራጃ ሲናገሩ
1: We definitely want to be lifting up people who are in that long-term unemployed category.
0: በርግጠኝነት በረጅም ጊዜያት ሥራ አጥነት ዘርፍ ያሉ ሰዎችን ከፍ ማድረግ እንሻለን። ሆስፒታል ውስጥ አያሌ ሰዎችን አከሚያለሁ። የመጣኔ ሀብት ጫናዎች ብቻ ሳይሆኑ የአካላዊ እና አእምሯዊ ተጽዕኖዎችም አሏቸው። በተለይም ከረጅም ጊዜያት ሥራ አጥነት በኋላ ሰዎች የመልካም ዕድል መሰላልን እንዲወጡ የሚያስችል ማናቸውንም አይነት ፕሮግራም የምንቀበለው በማለፊያ ጎኑ ነው ብለዋል። የአውስትራሊያ ስታቲስቲክስ ቢሮ ባለፈው ሳምንት ይፋ ባደረገው ሪፖርቱ በወርሃ ኤፕሪል የሥራ አጥነት ቁጥር የ0.2% ምርታ በማሳየት 4.5% ደርሷል። ፖፕ ሊዮ 14ኛ ሰው ሰራሽ አስተውሎት AI ለወታደራዊ ጦርነት ተግባር እንዳይውል ዳግም ጥሪ አቅርበዋል። በያዝነው ሳምንት መጀመሪያ ፖፕሊዮ የሰው ሰራሽ አስተውሎት ኃይል በብርቱ ማደግን አሳሳቢነት አንስተው ያመለከቱ ሲሆን ጠንካራ የቴክኖሎጂ ድንጋጌ እንደሚያሻውም አሳስበዋል። ቴክኖሎጂውን አላግባብ ከመጠቀም ጋር የሚከሰቱ አደጋዎች በእጅጉ ግዙፍ እንደሚሆኑም አመለክተዋል። የአውስትራሊያ አንደኛው ትልቁ ባንክ Westpac ከባድ የገንዘብ ችግር ውስጥ ወድቀው ላሉ ደንበኞቹ ተገቢውን ድጋፍ አልቸረም በሚል ክስ $26 ሚሊዮን መቀጮ ተጥሎበታል። የፌዴራል ፍርድ ቤት ዳኛ ቲሞቲ ማኪቦይ ምንም እንኳ የባንኩ ተግባር ሆን ተብሎ የተፈጸመ ባይሆንም አሉታዊ ተጽዕኖዎቹ ግና ለረጅም ጊዜያት ቆይተዋል ብለዋል። ከእስላማዊ መንግሥት ቡድን ጋር ንክኪ ያላቸው የተባሉትና ከሶሪያ ወደ ሲድኒና ሜልበርን የተመለሱ ሴቶችና ልጆች ላይ ፖሊስና የጸረ ሽብር ግብረ ኃይል ምርመራዎችን እያካሄዱ መሆኑን ተመልክቷል። የሀገር ውስጥ ጉዳዮች ሚኒስትር ቶኒ በርክ ለአንዳቸውም ማናቸውም አይነት ድጋፍ በመንግሥት በኩል እንዳልተደረገና ለወንጀል ተጠያቂ ሆነው ከተገኙም በሕግ ዘንድ ሙሉ ተጠያቂነት እንደሚያገኛቸው ተናግረዋል። በሌላ በኩል የሊበራል የሕዝብ ተወካዮች ምክር ቤት አባል ፊሊፕ ቶምሰን የሴቶቹና ልጆቹ ወደ አውስትራሊያ መመለስ እንደማይደግፉ ገልጠዋል። የዩክሬን የጥይት ረጂዎች አባላት ቁጥር በማሽቆልቆሉ ዩክሬንን እጥረት እንደሚገጥማት ተመልክቷል። የገዛው ተነሳሽነት ይመራ የነበረው በቼክ ሪፐብሊክ ሲሆን 50% ያህል የከፍተኛ ካሊበር ጥይቶችን ለዩክሬን ስትለግስ ያለች ሀገር ናት። ሆኖም የሀገሪቱ ጠቅላይ ሚኒስትር አንድሬ ባቢሽ ለፋይናንስ ሻል ታይምስ እንዳስታወቁት ያጋዥ ሀገራት ቁጥር ከ18 ወደ 9 አሽቆልቁላል። በዚሁ ወደ ውጭ ምንዛሪ ተመና መረልን። አንድ የአውስትራሊያ ዶላር 114 ኢትዮጵያ ብር ከ80 ሳንቲም ይዘረዘራል። አንድ የአውስትራሊያ ዶላር 71 አሜሪካ ሳንቲም ይሸርፋል። አንድ የአውስትራሊያ ዶላር 61 ዩሮ ሳንቲም ይመነዘራል። ዜናዎቹን ከማጠቃለያችን በፊት ረሰ ዜናዎቹን ደግመና አሰማለን። የአውስትራሊያ መንግስት ግዙፍ የሥራ አገልግሎቶች ለውጦችን አካሄደ። ፖፕሊዮ 14ኛ የሰው ሰራሽ አስተውሎት AI ለወታደራዊ ጦርነት ተግባር እንዳይውል ዳግም ጥሪ አቀረቡ። የሚሉት ግንባር ቀደም ረሰ ዜናዎቻችን ናቸው።

0: Why do people want to be at work? To feel heard, appreciated, part of something, and to know there's a career path for everyone. Inclusive workplaces are linked to increased innovation, productivity, and employee satisfaction. Make your organization a place where people want to be. For inclusion and diversity training, visit inclusion-program.com.au.
1: Starting a new life in Australia isn't easy.
2: A lot of companies have rejected me.
3: Sometimes I feel like, oh, I'm gonna quit, I've given up.
1: Work in Progress is a podcast to help skilled migrants rebuild their careers in a new country. You'll hear inspiring real-life stories, expert advice, and valuable tips to help you find a job and advance your career. Work in Progress. Listen now wherever you get your podcasts.
4: SBS Audio.
5: Kasabi Ogar and you get the touch of Tim Milan.
6: Yao Dalia, Jumbe Halam.
7: SBS Chill.
8: SBS Pop Asia. Non-stop Asian pop.
9: Can you describe that feeling for people who haven't experienced it?
10: SBS Hindi Uplap Garvata hai.
11: Far from the partisan politics.
5: Sabalai Bohunu Kwangoch, Zenao Chin Yaza, Kostawi Summit Ogar, Yen Yiget Musicana, Maraki Podcastuch, Katashafun Bet Lemagalet, Itabukotal.
7: SBS.com.au/audio.
5: በዚሁ ወደ ሀገርኛ ሪፖርት እናመራለን። ሰባተኛው ጠቅላላ ምርጫ በአማራ ክልል ከ8 አካባቢዎች በስተቀር እንደሚካሄድ ብሔራዊ ምርጫ ቦርድ ማስተዋወቁን ቀዳሚ ትኩረቱ አድርጓል። ደመቀ ከበደ እንደሚከተለው አጠናቅሮታል። ሀገርኛ ሪፖርት
12: ሰባተኛው ጠቅላላ ምርጫ በአማራ ክልል ካሉ 8 የምርጫ ክልሎች በስተቀር ቀድሞ በተያዘለት የምርጫ መርሃ ግብር መሰረት ሰኞ ግንቦት 24 ቀን 2018 ዓ.ም ይካሄዳል አለ የኢትዮጵያ ብሔራዊ ምርጫ ቦርድ። የቦርዱ ሰብሳቢ ወይዘሮ ሜላት ወርቅ ኃይሉ ግንቦት 18 ቀን 2018 ዓ.ም በሰጡት ጋዜጣዊ መግለጫ እንዳመለከቱት ለምርጫው አስፈላጊ የሆኑ የድምጽ መስጫ ወረቀቶች ህትመት በውጭ ሀገር ተጠናቀው ወደ ሀገር ውስጥ ገብተዋል። በአሁኑ ወቅት ወደ ተለያዩ የምርጫ ጣቢያዎች የማሰራጨት ስራ ተጠናቋል ብለዋል። በዚህ ምርጫ ከፍተኛ ተመዝጋቢ ነው ያሉት 50 ሚሊዮን በላይ መራጮች መመዝገባቸውን ሰብሳቢው አክለው ገልጸዋል። ይሁን እንጂ በአማራ ክልል በሚገኙ 8 የምርጫ ክልሎች በጸጥታ ችግር ምክንያት በመጪው ሰኞ ድምጽ አይሰጥም ሲሉ ኃላፊው አክለው ገልጸዋል። በተጨማሪም በመራጮች ምዝገባ ወቅት ህገወጥ ድርጊቶች እንደተፈጸመባቸው በተረጋገጡ 22 የምርጫ ጣቢያዎች ላይ ምዝገባው ሙሉ በሙሉ እንዲሰረዝ መደረጉን ኃላፊው አክለው ገልጸዋል። በእነዚህ ምርጫ ጣቢያዎች ያሉ መራጮች በድምጽ መስጫው ለት እዚያው እየተመዘገቡ እንዲመርጡ የተወሰነ ሲሆን ጥፋት የፈጸሙ የምርጫ አስፈጻሚዎች ላይ እርምጃ ተወስዷልም ሲሉ ገልጸዋል። በሌላ በኩል ለሰባተኛው ጠቅላላ ምርጫ የእጩዎች ምዝገባ ካከናወኑት 48 የፖለቲካ ፓርቲዎች መካከል 6 ፓርቲዎች በተለያዩ ምክንያቶች ከውድድር ውጪ መደረጋቸውንና ውድድሩ በ42 ፓርቲዎች መካከል እንደሚከናወን ቦርዱ አረጋግጧል። ይህ በእንዲህ እንዳለ የአፍሪካ ህብረት የምርጫ ታዛቢ ቡድን ምርጫውን ለመታዘብ አዲስ አበባ መግባቱን በይፋ ባወጣው መግለጫ አስታውቋል። ይህ በኬንያ የቀድሞ ፕሬዝዳንት ኡሁሩ ኬንያታ የሚመራው ቡድን ከ37 የአፍሪካ ሀገራት የተውጣጡ 73 ታዛቢዎችን ያካተተ ሲሆን በክልሎችም ጭምር በመሰማራት የድምፅ አሰጣጥና የቆጠራ ሂደቶችን በቅርበት እንደሚከታተል በይፋዊ መግለጫው አስታውቋል። ኢትዮ ቴሌኮም በኢትዮጵያ ሰነደ መዋለ ንዋይ ላይ በይፋ ተመዘገበም። ኢትዮ ቴሌኮም በኢትዮጵያ ሰነደ መዋለ ንዋይ ገበያ ወይም ኤስኤክስ ላይ አራተኛው ኩባንያና የመጀመሪያው የኮሙኒኬሽን ተቋም ሆኖ ግንቦት 18 ቀን 2018 ዓ.ም በይፋ መመዝገቡ ተገልጿል። ተቋሙ ይህንን ይፋ ያደረገው ከኢትዮጵያ ሰነደ መዋለ ንዋይ ገበያ ጋር በመተባበር በአዲስ አበባ ስካይላይት ሆቴል በጋራ በሰጡት መግለጫ ነው። በመንግስትና በግል አጋርነት በተመሰረተ ተቋም በዚህ ሀገሪቱ የመጀመሪያው የተደራጀ የካፒታል ማርኬት መድረክ ላይ እስካሁን በይፋ የተመዝገበው ተሳታፊ የነበሩት ወጋገን ገዳና አዋሽ ባንክ ብቻ ነበሩ። አንጋፋ ኢትዮ ቴሌኮም አቅራቢ ተቋም በሰነደ መዋለ ንዋይ ገበያ መድረክ ላይ ከመመዝገቡ አስቀድሞ 100 ሚሊዮን መደበኛ አክሲዮኖችን ማለትም 10% የኩባንያውን ድርሻ ለህዝብ ሽያጭ አውጥቶ እንደነበር ይታወሳል። በዚህም ተቋሙ ከአክሲዮን ሽያጩ በአጠቃላይ 30 ቢሊዮን ብር ለመሰብሰብ አቅዶ የነበረ ቢሆንም ማሳካት የቻለው ግን 3.2 ቢሊዮን ብር ብቻ እንደሆነ መገለጹ አይዘነጋም። የኢትዮ ቴሌኮም አና ስራ አስፈጻሚ ፍሬው ታምሩ በሰጡት መግለጫ በርካታ ባለአክሲዮኖች ያላሟሏቸው መረጃዎች ስለነበሩ እነዚያን መረጃዎች የመመርመርና የማሟላት ስራ ጊዜ ወስዶ ሲሰራ መቆየቱን ገልጸዋል። አክሲዮኖችን በኢትዮ ቴሌኮም በኩል የመደልደልና የማጽደቅ ስራ ከተከናወነ በኋላ የተደለደሉት አክሲዮኖች በካፒታል ገበያ ባለስልጣን እንዲጸድቅ ተደርጎ በይፋ ሊስት ተደርጓል ሲሉም ተናግረዋል። ይህ ምዝገባ ተቋሙ በአክሲዮን ማህበርነት ያደረገውን ሽግሽግ ተከትሎ ባለአክሲዮኖች አክሲዮኖቻቸውን በስቶክ ማርኬት ላይ እንዲሸጡ፣ እንዲያዘዋውሩና በአጠቃላይ እንዲያስተዳድሩ ሙሉ ድል የሚሰጥ ነውም ሲሉ ገልጸዋል። የባለአክሲዮኖችን ዝርዝር መረጃ በተመለከተም በአጠቃላይ አክሲዮኖቹን ከገዙት 47,377 ኢትዮጵያውያን ኢንቨስተሮች ውስጥ 45,000 የሚሆኑት ወይም 96 በመቶዎቹ ማሟላት ያለባቸውን መረጃዎች በማሟላት ተረጋግጠዋል ብለዋል። በአንጻሩ 1,646 ባለአክሲዮኖች የብሔራዊ መታወቂያ ወይም ፋይዳ ማቅረብ ባለመቻላቸው ወደ ቀጣይ ሂደት ሳይሸጋገሩ የቆዩ ሲሆን ብሔራዊ መታወቂያ ቁጥር ካቀረቡ በቀጣይ ባለድርሻ ይሆናሉ ሲሉ ገልጸዋል። በተጨማሪም አክሲዮን ከገዙት ውስጥ 248 የሚሆኑት ባለአክሲዮኖች ኢትዮጵያውያን ባለመሆናቸው ምክንያት ተቀባይነት ያላገኙ ሲሆን የከፈሉት ገንዘብ ሙሉ በሙሉ ተመላሽ ይደረግላቸዋል ብለዋል። ኢትዮጵያ ወደ ቻይና ለሚላኩ ምርቶች የኤክስፖርት ፈቃድ የመስጠት መብት ለንግድ ባንክ ብቻ ሰጥታ የነበረውን ሞኖፖሊ በይፋ አነሳች። መንግስት ወደ ቻይና ህዝባዊ ሪፐብሊክ ለሚላኩ የኢትዮጵያ ምርቶች የኤክስፖርት ፈቃድ የመስጠት መብት ለኢትዮጵያ ንግድ ባንክ ብቻ ሰጥቶት የነበረውን የረጅም ጊዜ ሞኖፖሊ ግንቦት 17 ቀን በይፋ ማንሳቱን የብሔራዊ ባንክ መረጃ ያመለክታል። በወጣውና ወዲያውኑ ተግባራዊ መሆን በጀመረው አዲስ መመሪያ መሰረት በሀገሪቱ ውስጥ ፈቃድ ያላቸው ሁሉም የግልና መንግስት ንግድ ባንኮች ወደ ቻይና ለሚደረጉ የንግድ ልውውጦች የኤክስፖርት ፈቃድ ማውጣት፣ የሰነድ ክሬዲት ማስተናገድና ተያያዥ የፋይናንስ ግብይቶችን መፈጸም እንደሚችሉ ተገልጿል። በተያያዘ ዜና ብሔራዊ ባንክ በውጭ ምንዛሬ መመሪያው ላይ ማሻሻያ ማድረጉን አስታውቋል። ባንኩ ያሻሻለው መመሪያ የውጭ ምንዛሬና የቁጠባ አካውንት ያላቸውን ተቋማት ያለ ብሔራዊ ባንክ ቅድመ ፈቃድ የስራ ማረጋገጫ ሰነድና የሰነድ ማረጋገጫ ክፍያ በባንኮች በኩል ማጽደቅ እንዲችሉ ፈቅዷል። እነዚህ ተቋማት ያለ ባንኮች ቅድመ ፈቃድ የዕቃ ጭነት ትዕዛዝ ማስተላለፍ እንደሚችሉ መመሪያው የደነገገ ሲሆን ክፍያው ግን ሰነዶችን በማረጋገጥ ላይ የተመሰረተ እንደሚሆን ይጠቅሳል። መመሪያው በብድር ደብዳቤ በሚካሄዱ ግብይቶች ላይ የሚጣሉ ክፍያዎችን ከዓለም አቀፍ አሰራር ጋር ለማስማማት የዋጋ ማስተካከያ ማድረጉን ጨምሮ ንግድ ባንኮች የሚጠይቁት የብድር ደብዳቤ የአገልግሎት ክፍያዎችና ኮሚሽኖች ከዓለም አቀፍ አሰራር ጋር የማይጣጣሙ እንደነበሩ ገልጧል። በሌላ በኩል የኢትዮጵያ ኢንቨስትመንት

0: SBS Audio is supported by advertising.
1: SBS is Australia's most trusted multilingual broadcaster. Our listeners are loyal, highly engaged, and have supported countless local businesses. We offer advertising packages for businesses of all sizes. Our experienced sales team will guide you through the process of owning a great campaign. Bring your own ad or have our production team make you something in one of our 68 languages. Start the conversation with your new audience today. Email sales@sbs.com.au.
2: አገልግሎት ማስታወቂያዎችና ፕሮሞሽኖች ላይ የህመምተኞችን የምስክርነት ቃል ወይም ፔሸንት ቴስቲሞኒያል መጠቀም ሙሉ በሙሉ የሚከለክል አዲስ መመሪያ ከግንቦት 17 ቀን 2018 ዓ.ም ጀምሮ ተግባራዊ ማድረጉን አስታውቋል። ሚኒስቴሩ ይህንን ውሳኔ ያስተላለፈው የህክምና ማስታወቂያዎች ሳይንሳዊና ትክክለኛ መረጃ ላይ ብቻ እንዲመሰረቱ ለማድረግና ህዝቡ ባልተረጋገጡ የግለሰብ ምስክርነቶች እንዳይደናገር ለመጠበቅ መሆኑን የሀገር ውስጥ መገናኛ ብዙሃን ዘግበዋል። መመሪያውን የማይከተሉ የጤና ተቋማትና ሚዲያዎች ላይ ጥብቅ የህግ እርምጃ እንደሚወሰድም ማስጠንቀቂያ መሰጠቱ ተገልጿል። ከስምንት አማራጮች መካከል ግምገማ ሲደረግለት የነበረው የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ የሜጋ ፋይናንስ ፕሮጀክት የፋይናንስ ኦዲት ሊደረግለት መሆኑ ታወቀ። የአፍሪካ ልማት ባንክ ግዙፍ ለሆነው የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ሜጋ የፋይናንስ እቅድ ያበዳሪዎችን የፋይናንስ ሞዴል የሚገመግሙ ኦዲተሮችን መፈለግ መጀመሩን አስታውቋል። ሪፖርተር እንግሊዝኛው እንደዘገበው የሀገሪቱን የፕላን ባለሙያዎች ለአዲሱ አውሮፕላን ማረፊያ ግምገማ ታ ከዚህ ቀደም ከተያዘው ግማሽ ወጭን ብቻ የሚጠይቁትን ጨምሮ ስምንት የተለያዩ አማራጭ ቦታዎችን በጥልቀት ገምግመዋል። ይህ ሜጋ ፕሮጀክት ሲጠናቀቅ የሀገሪቱን የአቪዬሽን ዘርፍ ቀጠናዊ ትራንዚት ትስስር ወደ ላቀ ደረጃ ያሸጋግራል ተብሎ እንደሚጠበቅ ተዘግቧል። የኳታሩ ግዙፍ የህክምና ተቋም ዲኦሲ ግሩፕ በኢትዮጵያ ዘመናዊ ሆስፒታሎችን ለመገንባት መወሰኑ ተገለጸ። ከኳታር የፋይናንስ ማዕከል ጋር የተመዘገበው ዲኦሲ ሆልዲንግ ግሩፕ ከሀገር ውስጥ በከርሃላፊነቱ የተወሰነ የግል ማህበር ጋር በመተባበር ይፋ ባደረገው ስምምነት በአዲስ አበባና በቢሾፍቱ ሁለት አጠቃላይ ሆስፒታሎችን እንደዚሁም በአዲስ አበባ አንድ እጅግ ዘመናዊ የአጥንት ህክምና ስፔሻላይዝድ ሆስፒታል ለመገንባት ማቀዳቸውን ገልጸዋል። ከሀገር ውስጥ መገናኛ ብዙሃን እንደዘ ገቡት ተቋሙ ይህንን ኢንቨስትመንት ይፋ ያደረገው የሶሪያና የኳታር ተወላጅ የሆኑ አልሃያት ባለሀብት ቤተሰብ ለቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ግንባታ 12.5 ቢሊዮን ዶላር ተሳትፎ ለማድረግ ፍላጎት ማሳየቱን ተከትሎ ሲሆን ይህም በሀገሪቱ የህዝብና የግል አጋርነት PPP የጤና ፕሮጀክት ለማስፋፋት ያለመ መሆኑ ተገልጿል። በመጨረሻም የፌደራል ጠቅላይ ፍርድ ቤት አራተኛ የፍትህ ብሔር ችሎት የገንዘብ ሚኒስቴር በህግ ባለሙያዎች ላይ የጣለውን የተጨማሪ እሴት ታክስ ምዝገባ መመሪያ የሚያግድ ጊዜያዊ ትዕዛዝ ሰጠ። የፌደራል ጠቅላይ ፍርድ ቤት አራተኛ የፍትህ ብሔር ችሎት የገንዘብ ሚኒስቴር ያወጣውንና የህግ ባለሙያዎችንና የሙያ አገልግሎት ሰጪዎችን የገቢ መጠናቸው ሳይታይ ለተጨማሪ እሴት ታክስ እንዲመዘገቡ የሚያዘውን መመሪያ ማገዱን ፎርቹን ጋዜጣ ዘግቧል። ፍርድ ቤቱ ይህንን ጊዜያዊ የእግድ ትዕዛዝ የሰጠው ሰባት ጠበቆች መመሪያው ያለ ህጋዊ የገቢ ገደብ ደንብ ተግባራዊ መደረጉ ህገ መንግስታዊ መብትን የሚጥስና የማይጠገን ጉዳት የሚያስከትል በመሆኑ ሊታገድ ይገባል በሚል ያቀረቡትን አቤቱታ መነሻ በማድረግ ነው። ችሎቱ ለገንዘብ ሚኒስቴር ምላሽ እንዲሰጥ የ20 ቀናት ጊዜ የሰጠ ሲሆን እስከዚያው ድረስ መመሪያው እንዳይፈጸም በጊዜያዊነት ማገዱን ዘገባው አክሎ ገልጿል።
3: ሀገርኛ ሪፖርት
4: Starting a new life in Australia isn't easy.
5: A lot of companies have rejected me.
6: Sometimes I feel like, oh, I'm gonna quit, I've given up.
4: Work in Progress is a podcast to help skilled migrants rebuild their careers in a new country. You'll hear inspiring real-life stories, expert advice, and valuable tips to help you find a job and advance your career. Work in Progress. Listen now wherever you get your podcasts.
7: Why do people want to be at work? To feel heard, appreciated, part of something, and to know there's a career path for everyone. Inclusive workplaces are linked to increased innovation, productivity, and employee satisfaction. Make your organization a place where people want to be. For inclusion and diversity training, visit inclusion-program.com.

0: sbs.com.au.
1: sbs.com.au/amharican የርሶ የኦንላይን ቤት ያድርጉት። ወቅታዊ ዜናዎች፣ ወቅታዊ ጉዳዮችና መዝናኛን ከsbs.com.au/amharic ያገኙ። SBS አማርኛን ማድመጥ ያስደስቶታልን? ወጎን በፌስቡክ ገጻችን ይከተሉ፣ ላይክ አድርጉን፣ አስተያየቶችንም ያጋሩን። SBS አማርኛ Facebook
2: በዚሁ በ2026 የፌደራል መንግስቱን በጀት አስመልክቶ ያካሄድነው የውይይት መድረክ የማጠቃለያ ዝግጅታችን ተሰናድቷል። ወደዚያው እናመራለን። ከዶክተር ዮናታን ድንቁና ዶክተር ደሴ ታርቆ ጋር ያካሄድነው ነው ነውን
3: የውይይት መድረክ።
2: አድማጮቻችን፣ ቀደም ባሉት ሁለት ክፍለ ዝግጅቶቻችን የዘንድሮውን 2026 በጅሮንድ ጂም ቻልመርስ ለፓርላማ ያቀረቡትን የፌደራል በጀት አስመልክተን ከዶክተር ደሴ ታርቆ በአድላይድ ዩኒቨርሲቲ የምጣኔ ሀብት መምህርና ተመራማሪ፣ ዶክተር ዮናታን ድንቁ በአውስትራሊያ ሄራዊ ዩኒቨርሲቲ የምጣኔ ሀብት መምህርና ተመራማሪ ጋር ውይይቶችን አካሂደናል። ባንኳርነትም የኑሮ ውድነት፣ የበጀት ግብረ ምላሽ፣ የአውስትሬሊያን መጣኔ ሀብት ማርጋት፣ ውጫዊ ድንበር ተሻጋሪ አሉታዊ ተጽዕኖዎች፣ የፌዴራል ተቃዋሚ ቡድን መሪ የ2026 የበጀት ምላሽ፣ ማኅበራዊ ትስስሮችና ፍልሰተኞችን፣ እንዲሁም የካፒታል ጌይንስ ታክስና ኔጌቲቭ ጌሪንግ ለውጦች በኢትዮጵያውያን ማኅበረሰብ አባላት ዘንድ የሚያሳድሩትን ተጽዕኖዎች አንስተናል። ወደ ቀጣዩና የመደምደሚያ ክፍለ ዝግጅታችን ያመራነው እንዲህ ነው።
4: አብራችሁ ያላችሁት ከኤስቢኤስ ራዲዮ የአማርኛው ዝግጅት ጋር ነው።
2: ዶክተር ደሴ፣ በተለይ አሁን ካለፉት አመታት ጀምሮ ለበርካታ አመታት ሌበርም ወደ ስልጣን ከመምጣቱ በፊት ሁሉ ሲጠቀስ የነበረ አንድ ቃል፣ በተለይም በግራታ ኢንስቲትዩት አማካኝነት ፕሮዳክቲቪቲ ወይም ምርታማነት ጉዳይ ነው። ያ አመጣኔ ሀብታዊ እድገቶችም ሆነ ለዋጋ ግሽበትን የመሳሰሉትን ነገሮች ለመቋጠርም እንዲያስችል ገዛ ያደርጋል በሚል በአሁኑ ፖሊሲ ላይ ይሄው ተነስቶ የተወሰኑ ምክረ ሀሳቦች ተቀባይነት አግኝተዋል። በቅድሚያ ምርታማነት በምጣኔ ሀብት አኳያ የሚገለጠው እንዴት ነው? የአውስትራሊያን በተለይ በተመለከተ በምን መልኩ ነው ምርታማነት ለምጣኔ ሀብት መረጋጋትና እድገት ልዩ ድርሻ ይኖረዋል ተብሎ የሚታመነው?
5: አመሰግናለሁ ካሳሁን። እንግዲህ በተደጋጋሚ ሃውሲንግ ማርኬቱ ላይም ሊሆን ይችላል ወይም ደግሞ አጠቃላይ የተለያየ ኮሞዲቲ ማርኬቱ ላይ አንዱ የተጠቀሰው ነገር በተደጋጋሚ የሰፕላይ ጉዳይ ነው። ዲማንድ እየጨመረ ይሄዳል፣ ፍላጎት እየጨመረ ይሄዳል፣ ነገር ግን አቅርቦት ብዙ አልጨመረም ነው። እዚህ ጋር ተያይዞ የተለያዩ ጂኦ ፖለቲካል ክራይሲስ፣ የኢራን ጦርነት ሊሆን ይችላል፣ የዩክሬን ጦርነት ሊሆን ይችላል፣ ወይም ኮቪድ እና የመሳሰሉት አቅርቦትን እንዲቀንስ አድርጎታል። ምክንያቱም የጥሬ እቃዎች መጨመር፣ ነዳጅ ሊሆን ይችላል የመሳሰሉት መጨመር አቅርቦትን እንዲቀንስ አድርጎታል። ሶ ይሄን አቅርቦት ለመጨመር አንዱና ወሳኙ ነገር ምንድን ነው? በተለይ በእኛ ቁጥጥር ስር አሁን ቅድም ብዙ ነገሮችን ኤክስተርናል የሆኑ ነገሮችን በተወሰነ ደረጃ መቆጣጠር አትችልም አውስትራሊያ እያልን ስናነሳ ነበረ። ነገር ግን አንዱና ይሄን ነገር መቀነሻ መንገዱ ምንድን ነው? ምርታማነትን መጨመር ነው። ሶ ምርታማነት ወይም ፕሮዳክቲቪቲ ስንል በተመሳሳይ ጥሬ እቃ ብዙ ምርት ማምረት መቻል ነው። ሶ እንደዛ ማድረግ ከቻል ፕሮዳክቲቪቲ ጨመረ ማለት ነው። ሶ በአውስትራሊያ ኢኮኖሚ ለረጅም ጊዜ ፕሮዳክቲቪቲን መጨመር በጣም አስቸጋሪ ሆኖ ነው የቆየው እና ፕሮዳክቲቪቲ ብዙ አልጨመረም። ሶ ፕሮዳክቲቪቲ ካልጨመረ ወይም ምርታማነት ካልጨመረ የዋጋ ግሽበትን ከመቀነስ አንጻር፣ ኢምፕሎይመንት ወይም የስራ እድል ከመፍጠር አንጻር፣ ኢኮኖሚውን ከማንቀሳቀስ አንጻር ብዙ ለውጥ የለም ማለት ነው። ሶ የአሁኑ በጀት እኔ እንዳየሁት የተለያዩ ሜዥሮችን ወስዷል። በተለይ ምርታማነትን ከመጨመር አንጻር በበጀቱ መሰረት ምርታማነት የሚጨምር ከሆነ የዋጋ ንረቱን ይቀንሰዋል፣ የተለያዩ ስራን የማግኘት ወይም የስራ እድሎች ይፈጠራሉ፣ ኢኮኖሚው የተሻለ ይንቀሳቀሳል ማለት ነው። ለተለያዩ ለኢትዮጵያውያንም ይሁን ለትውልደ ኢትዮጵያውያን ለኢትዮጵያውያን እንዲሁም ለሌሎች ዜጎች የተሻለ የኢኮኖሚ ሁኔታ ይፈጠራል ማለት ነው። ቀድም ወዳነሳችሁት በተለይ ኢትዮጵያውያንን በተመለከተ ስንሄድ አሁን በተደጋጋሚ እንደገለጽ ነው ስራ ያለው ከሆነ ግብር የሚከፍል ከሆነ የቢዝነስ ባለቤት ከሆነ ፈርስት ሆም ባየር ከሆነ በጀቱ የተሻለ ጥሩ ትኩረት ሰጥቷል። ሶ ኢትዮጵያውያን በእነዚህ ሴክተሮች ላይ የትኛውም ሙያ ላይ ሊሆን ይችላሉ፣ ነገር ግን እነዚህ ነገሮች ላይ ሞር ምንበረታ ከሆነ የተሻለ ተጠቃሚ እንሆናለን ማለት ነው። ለወጣቱ በተለይ ቅድም ስለጠቀሳችሁት በተለይ ለትውልደ ኢትዮጵያውያንና ለኢትዮጵያውያን በተለይ ለወጣቶቹ አዳዲስ ፊልዶች አሉ፣ በተለይ የተሻለ ፕሮዳክቲቪቲ ሊጨምሩ የሚችሉ ወይም የተሻለ ስራ እድል እንዲፈጠር የሚያደርጉ ኤሪያዎች አሉ። ከዛ በተጨማሪ የአሁኑ በጀት እንደ ነርሲንግ፣ ኤጅድ ኬር፣ ሶሻል ወርክ፣ ፐብሊክ ሄልዝ ባሉት ላይ የተሻለ ትኩረትና የተሻለ ድጎማ ይሰጣል። ሶ እነዚህ ሴክተሮች ላይ ምንበረታ ከሆነ በተለይ ለፈርስት ሆም ባየር ወጣቶች የተሻሉ እድሎች አሉ ማለት ነው። ሶ እነዚህን ለመጥቀስ ነው። አመሰግናለሁ ካሳ።
2: መልካም ዶክተር ዮናታን። ሌላው አንዱ በጣም ያለው ሁሉም ማሳሳቢ ከሆነው ጉዳይ ይሄው ኑሮ ውድነት ነው። ኑሮ ውድነት በተለያዩ ሀገራት የተለያዩ ተጽዕኖዎች አሉት። በተለይ በአውስትራሊያ ውስጥ የኑሮ ውድነት የሚገለጠው እንዴት ነው? ከመንግስት ፖሊሲዎች ባሻገርስ በግለሰብ ደረጃ ኑሮ ውድነትን ለመቋቋም ምን ምን ነገሮችን ማድረግ እንደ አማራጭ መፍትሄ ሊሆን ይችላል ይላሉ?
0: አመሰግናለሁ ካሳሁን። ወደዚህኛው ጥያቄ ከመለሰው የፊት እንደገና ይቅርታ ከፈቀድክልኝ፣ ቅድም ስለ ሃውዚንግ ስናወራ ነበረ፣ አሁን ደግሞ ስለ ፕሮዳክቲቪቲም ደሴ አብራራ ነበረ እና አይ ቲንክ በእኔ እይታ ሃውዚንግ የማህበራዊ ጉዳይ ብቻ አይመስለኝም፣ ለፕሮዳክቲቪቲም ትልቅ አስተዋጽኦ ይኖረዋል እና እንደው ትኩረት ቢደረግበት የአውስትራሊያ መንግስት ፕሮዳክቲቪቲን ለመጨመር ሲያስብ ስለ ምርምር፣ ስለ ልማት፣ ስለ ኢንዱስትሪ፣ ስለ ትምህርት ብቻም ሳይሆን ጤናውም ቤቱም የዚህ የፕሮዳክቲቪቲ አካል እንደሆነ አስቦ፣ ምክንያቱም የቤት ችግር ካለ ሰው ከቦታ ቦታ ተንቀሳቅሶ ሊሰራ አይችልም፣ ወይም ደግሞ በጣም ሩቅ ቦታ ሄዶ መኖር ሊኖርበት ይችላል። ሰው መሀል ከተማ እያለ የሁለት የሶስት ሰዓት መንገድ የሚያሰድ ጉዞ ሊሆን ይችላል ሄዶ ሰው የሚኖረው እና እንደዚህ አይነት ነገሮች ደግሞ ፕሮዳክቲቪቲን ኢምፓክት ስለሚያደርጉ የዛ አካል እንደሆነ ታሳቢ ቢደረግ ወደ ኑሮ ጫነው ከመጣን እንግዲህ ያው እንዳልነው በጀቱ ያን ያህል ሲግኒፊካንት የሆነ የሚያደርገው እርዳታ የለም። አትሊስት በቀጥታ የሚሰጠው እርዳታ የለም። የተባሉትም የግብ ቅነሳዎች በአብዛኛው ገና ከአመት ከሁለት ዓመት በኋላ ተግባራዊ የሚደረጉ ናቸው እና የኑሮ ውድነቱ ደግሞ ጊዜ የሚሰጥ ሁኔታ አይደለም። አንድ ጥናት ሳነብ ለሌላ ምርምር ጉዳይ ያየሁት ምንድን ነው፣ በአውስትራሊያ ውስጥ በአብዛኛው በዓለም ላይ በአመት ምግብ ከሚበላሽባቸው ሀገሮች አውስትራሊያ ግንባር ቀደም ነች። ምንድን ነው የሚለው ከሶስት ዘንቢል እንበለው ለምሳሌ ግሮሰሪ አንዱ ጥቅም ላይ ሳይውል የሚበላሽ ነው እና በእርግጥ እንደ ኢትዮጵያውያን ትኩረት ካደረግን በግሮሰሪ በኩል በአብዛኛው የሀገራችን የባህል ምግብ ስለሆነ የምንጠቀመው ብዙ ፐርሸብል ላይሆን ይችላል፣ ወይም ደግሞ ብዙ ወጪ የሚጠይቅ ላይሆን ይችላል ቤት የምንሰራው ከሆነ። ነገር ግን በዚህ ሀገር እንትን ካየ ነው በጣም ትልቁ ወጫቸው በአብዛኛው የግሮሰሪ ኤክስፔንስ ነው። ሾፒንግ ላይ ስቶሬጅ ላይ ጥንቃቄ ማድረግ ተገቢ ሊሆን ይችላል ማለት ነው። ጫናውን ለመቀነስ አንድ ያ ነው። ምክንያቱም ተጨማሪ ስራ መስራት፣ ወጪን መቀነስ የሚባሉ ነገሮች የተለመዱ ስለሆነ፣ ነገር ግን በቤታችን የምናደርገውን የምግብ ስቶሬጅ ወይም ደግሞ የምንገዛውን የምግብ አይነት የምንገዛው ቃ አይነት በደንብ ማየት ሊኖርብን ይችላል ማለት ነው። ምናልባት እንደ ትልቅ ነገር እኔ የማየው በተለይ መኪና ለሚነዱ ሰዎች መንግስት ያደረገው ሳይስ ታክስ ቅነሳ በነዳጅ ላይ አይ ቲንክ እሱ ትልቅ አስተዋጽኦ አለው የዋጋ ንረቱን ወይም ደግሞ የኑሮ ጫናውን ለመቀነስ። እኔ እንኳን ብዙ ኤክስፐርት አይደለሁም በኢቪ ላይ፣ ግን ከነዳጅ ወደ ኢቪም መሄድ በትራንስፖርት በኩል ያለውን ወጪ በብዙ እንደሚቀንስ ሲወራ አያለው ተጽፎም አንብቤ ያለው የዛ አይነት ነገሮች ራሱ ምክንያቱም ካለመኪና መንቀሳቀስ የማንችል ሰዎች ካለን እሱ እንደ አማራጭ ሊታይ ይችላል ብዬ አስባለሁ። እና አይ ቲንክ በግለሰብ ደረጃ ሁሌ ወይም ደግሞ በቤተሰብ ደረጃ ልናደርግ የምንችለው እንግዲህ ያለንን ወጪና ገቢ ማመጣጠን፣ አላስፈላጊ የሆኑ ወጪዎችን ከማውጣት መቆጠብ፣ በምንገዛበት ጊዜ በደንብ ሪሰርች ማድረግ። ከአሁን በፊት የሚያልኩት ነገር አላስታውሳለሁ፣ በተለይ የኢንሹራንስ ፕላን ስንገዛ፣ መብራት፣ የስልክ ፕላን ስንገዛ ጥንቃቄ ማድረግ ይኖርብናል። ሮልኦቨር የሚያደርግ ፕላን ካለ እሱን ሪቫይዝ አድርገን አንዳንዴ ዝም ካልናቸው ኢንሹራንሶቹ ኖቲስ መስጠት ብቻ የሚጠበቅባቸው ወይም ደግሞ የኤሌክትሪክ፣ የውሃ፣ የስልክ ኦፈር የሚያደርጉ ወይም ደግሞ ሰርቪስ ኦፈር የሚያደርጉ ድርጅቶች ኖቲስ ብቻ ነው መስጠት የሚጠበቅባቸው። ልክ አመቱ መጨረሻ ላይ ኖቲስ ይሰጡናል። ሪስፖንድ ካላደረግን ኦፈር ባደረጉት አዲስ ኮንትራት ነው ቻርጅ የሚያደርጉ። እና ብዙ ሰው በየአመቱ ሪሰርች እያደረገ እያወዳደረ ፕላኑን ሪኒው ከማድረግ ይልቅ አንዴ ከአንድ ድርጅት ጋር የፕላን ኮንትራት ከገባ በቃ በዛው የመቀጠል እንትናል። እና ብዙ ሰዎች በዛ መንገድ አላስፈላጊ ወጪ ሲያወጡ እታዘባለሁ። እና ትንንሽ የምናደርጋቸው ነገሮች ብዙ ለውጥ ያመጣሉ ብዬ ነው የማስበው በየቤታችን፣ በተለይ ወጪ ማኔጅ በማድረግ በኩል። ካሳሁን።
6: Starting a new life in Australia isn't easy.
7: A lot of companies have rejected me.
8: Sometimes I feel like, oh, I'm gonna quit, I've give up.
6: Work in Progress is a podcast to help skilled migrants rebuild their careers in a new country. You'll hear inspiring real-life stories, expert advice, and valuable tips to help you find a job and advance your career. Work in Progress. Listen now wherever you get your podcasts.
9: You're listening to SBS Audio. We are currently in an ad break. Your program will resume shortly.
10: በማናቸው ሞባይል ቁስ ድንቅ ታሪኮችን በነጻ ያድምጡ። sbs.com.au/amharic ይጎብኙ ወይም የSBS Audio አፕን አሁኑን ይጫኑ። የSBS Audio አፕን ዛሬውኑ ጭነው ሁሉንም ምርጫው የሆኑ ፕሮግራሞችን ማድመጥ ይጀምሩ። ከApp Store ወይም Google Play በነጻ ያገኙ።
2: ዶክተር ደሴስ በርሶ በኩል ዜኑሮ ውድነትን በተለይ በአውስትራሊያ አኳያ እንደምን ይገልጡታል? በግለሰብ ደረጃ ሲያን ለመቋቋም ምን ማድረግ ይበጃል ይላሉ?
5: መልካም ካሳሁን። እንግዲህ አሁን በተለይ ዮናታን ወደ መጨረሻ የተቀሳቸው ነገሮች እኔም ያሰፋቸው ለመንገር ለመጥቀስ ያሰፋቸው የነበሩ እጅግ በጣም አስፈላጊ ነገሮች ናቸው። ምናልባት እነሱን ደግሜ ብናገር አይ ቲንክ ለአድማጭ በጣም ጥሩ ስለሆነ ነው። ሰብስክሪፕሽኖች አሉ። ለምሳሌ ዮናታን ጠቅሶታል፣ የመኪና ኢንሹራንስ ሊሆን ይችላል፣ ኤሌክትሪሲቲ፣ ጋዝ፣ የሞባይል ዳታ፣ ብሮድባንድ ኢንተርኔት፣ ውሃ፣ እነዚህ የመሳሰሉ ነገሮች በየጊዜው ሪቫይዝ ማድረግ አለብን። ቢቻል በየስድስት ወሩ እያወዳደርን ኢቭን ሺፍት ብናረግ ከአንዱ ወደ አንዱ ብንሄድ በየጊዜው ብንቀያይር በመቆየታችን የሚጨምረውን ለምሳሌ ኤሌክትሪሲቲ ሰብስክሪፕሽን ከሆነ ኤጄል ላይ ዝም ብለን የምንቆይ ከሆነ እየጨመረ ነው የሚሄደው። ብዙ ጊዜ ሰዎች እንሰንፋለን ያንን ቼንጅ ለማድረግ እና ያንን እነሱም ስለሚያውቁ በማርኬት አናሊሲስ በተለያየ ሳይኮሎጂችን ስለሚያውቁ እየጨመሩ ነው የሚሄዱት። ከዛ ላይ ብዙ መቆጠብ ይቻላል። አንዱ የኑሮ ውድነቱን ለመከላከል እነዚህን ቢሎች መቀነስ በጣም ጊዜ ሰጥቶ ቢቻል በየስድስት ወሩ አንድ ጊዜ በደንብ ቁጭ ብሎ አወዳድሮ ቅናሽ ከሆኑት እንትኖች መግባት፣ ካልተቻለ ዝም ብሎ ሌላ ጋር መሄዱ ራሱ እንትኑን ይቀንሰዋል። እና ይህንን ነገር በጣም ትኩረት እንዲሰጠው ነው አንዱ እንግዲህ ይሄ ነው። ሌላው ለምሳሌ ከሆነ ያው ከፕራይቬሲ አንጻር እና ከተለያዩ እንትኖች አንጻር ምናልባት ብዙ ሰዎች ሊቸገሩ ይችላሉ። ግን የኑሮ ውድነቱን ያው በጣም ሁላችንም እንደምናውቀው የተወሰነ እዚያ ሀገር ኑረናል፣ እየጨመረ ነው የሄደው ኑሮ እና ያንን ለመከላከል ለምሳሌ ትርፍ ቤት ያላቸው ሰዎች ወይም ትንሽ የሩም ያላቸው ሰዎች ለተማሪ ሊሆን ይችላል፣ ብቻቸውን ለሚኖሩ ሰዎች በማከራየት መቆጠብ ይችላሉ በያስባለው እና እነዚህ ትንንሽ የሚመስሉ ግን ሲጠራቀሙ በጣም ብዙ ለውጥ የሚፈጥሩ ርምጃዎችን በመውሰድ ሰዎች የዋጋ ንረቱን የሚያመጣባቸውን ተጽዕኖ መቀነስ።
2: ዶክተር ናታን በተቀሉ በበጀት 2026 ላይ ዋነኛ አንኳር ጥንካሬና ጉድለቶች የሚሏቸው ከዛ ባሻገር እንደ ሀገር ለወደፊቱ ለስከመጪው 2027-28 በጀት ድረስ ከስትራቴጂ አኳያ የዓለም አቀፉን የውጭ ተጽዕኖና በሀገር ውስጥ ያሉትን የምርታማነትም ሆነ የኑሮ ውድነት ቀደም ያነሳናቸውን ለመቋቋም ምን መደረግ አለበት ይላሉ? በተለይ በፌደራል መንግስቱ በኩል
0: አይ ቲንክ አሁን ግሎባል ክራይሲስን ካወራን ዞሮ ዞሮ ምንጩ ምንም እንኳን የአሜሪካና የኢራን ኮንፍሊክት ቢሆንም ያ ኮንፍሊክት ግን እኛን ኢምፓክት ያደረገው በነዳጅ አቅርቦት በኩል ስለሆነ እኔ እንደ ስትራቴጂ አይ ቲንክ ማየት ያለብን በርግጥ የመንግስትም ወይም ደግሞ እንደ አገር የአውስትራሊያም የረጅም ጊዜ እቅድ ትራንዚሽን ማድረግ ስለሆነ ወደ ግሪን ኢኮኖሚ ወደ ክሊን ኤነርጂ ይሄን አጋጣሚ ተጠቅሞ አይ ቲንክ ወደዛ የሚደረገውን ሽግግር በደንብ ማፋጠን ተገቢ ነው ብዬ አስባለሁ። አውስትራሊያ አሁንም በጣም ሪሶርስ ሪች ነች። ብዙ ኮሞዲቲስ አሁን ዋጋቸው ጨምሯል። ነዳጅ ብቻ አይደለም ዋጋው ጨመረ፣ በነገራችን ላይ የግብርና ምርትም ሳይቀር ማለት ነው። ግን የማዕድን ብዙ ሬር ኤርዝ የመሳሰሉ ማዕድኖች እና ጥሬ እቃዎች ዋጋቸውም ስለጨመረ እሱ ላይ በደንብ ኤክስፕሎር አድርጎ በዛ በኩል የሚገኘውን ካፒታል በደንብ መሰብሰብና እሱን ወጥ ወደ ሆነ በዘላቂነት ምርታማነት ሊጨምር ወደሚችል የአረንጓዴ ኢኮኖሚ ሽግግር ማድረግ ተገቢ ነው ብዬ ነው ማስበው። ይሄ ምናልባት ሚዲየም ቱ ሎንግ ተርም አፕሮች ሊሆን ይችላል። ሾርት ተርም አፕሮቹ ግን እንግዲህ ዝቅተኛ የህብረተሰብ ገቢ ያላቸው የህብረተሰብ ክፍል አባላት በበጀት ማዕቀፍ ብቻ ዘው የሚደጎሙ በተለያየ መንገድ የሚደጎሙበት መንገድ ሊኖር ይችላል። መንግስት ቻሪቲዎችን ሊጠቀም ይችላል። እነዚህ ማህበረሰብ ክፍል አባላትን ለመደጎም ወይም ደግሞ ተጨማሪ ስራ እድል እንዲያገኙ ገቢያቸው እንዲጨምር የሚያስችል እድል በመፍጠር በኩልም ሊሆን ይችላል እና የዚ አይነት እንቅስቃሴ በማድረግ ግለሰቦች፣ ቤተሰቦች የኑሮ ጫናውን እንዲቋቋሙ ሊያግዝ ይችላል የሚል እምነት ነው ያለኝ። በአጠቃላይ ግን በጀቱን ካየነው በጣም ሞደስት የሆነ መንግስት የሚለውን ያህል ኢንተርጀነሬሽናል ወይም ደግሞ ጀነሬሽናል ኢኩዊቲን መጣ ባይሆንም እንኳን በተለይ ለመጀመሪያ ጊዜ ቤት መግዛት የሚፈልጉ ወይም ደግሞ ለመግዛት ዝግጅት የሆኑ የማህበረሰብ ክፍል አባላትን ወይም ደግሞ ውጭ ሀገር ተምረው ሰርቲፊኬት ይዘው እዚህ ሀገር የመጡ ስደተኞችን፣ ሴቶችን፣ በእድሜ የገፉ አዛውንቶችን የሚጠቅሙ ጥሩ ጥሩ ፕሮግራሞች በበጀት ውስጥ አካቷል እና እነዚህ በፍጥነት ተግባራዊ ከሆኑ አይ ቲንክ የተሻለ ኢኮኖሚያዊና ማህበራዊ ውጤት ሊገኝ ይችላል የሚል እምነት አለኝ። ለስሞል ቢዝነስ የሚደረገውን ድጋፍ ሳንረሳ ማለት ነው። ደሴ ቀደም ብሎ የገለጸውን
2: ዶክተር ደሴስ በርሰ በኩል አይነት የቀርብም ሆነ የረጅም ጊዜ ስትራቴጂዎች ሊነደፉ ይገባል። ይህ አይነቱ ነገር ተመልሶ ሊያጋጥም ይችላል ወይም ቀውሱ ተፈራረቀ ቀጣይ ሊሆን ስለሚችል ያም የምጣኔ ሀብቱን ለመታደግ ምን መደረግ አለበት ይላሉ? በመንግስት በኩል በሌላ በኩል እንደዚሁም በብሔራዊ ባንክ ላይ ትችቶችን የሚሰነዝራሉ። የዋጋ ግሽበቱን ተከትሎ የሚያደርጋቸው የወለድ ጭማሪዎች ህብረተሰቡን በጣም ጎጂ ነው፣ ተገቢ ያልሆነ ጭማሪ ነው ብሎም በዛ ላይ የሚሰነዘሩት ትችቶች አሉ። ሌሎች ደግሞ አግባብነት ያለው ነው፣ ካሁኑ በዚህ መልክ ካልሄደ በኋላ ገፍቶ ሲመጣ ይከፋ ይሆናል የሚሉ ክርክሮችም ይካሄዳሉና እነዚህን አጠቃለው የእርሶ መቋጫ ምን ይሆናል?
5: አመሰግናለሁ ካሳሁን። ዮናታን ያላቸው በሙሉ በጣም ጥሩ ነጥቦች ናቸው። እነዚህን መተግበር አስፈልጊ ነው። ምናልባት ሌሎች ያልተጠቀሱ ነገሮች ለምሳሌ እነዚህ ጂኦፖለቲካል ክራይሲስ ላይ በኩል የሚመጡ የዋጋ ንረት አለ። እሱን የመግቻ አንዱ መንገድ አውስትራሊያ እሷን ከመመስሉ ሀገሮች ጋር በመሆን ዓለም አቀፍ መድረኮች ላይ ተጽዕኖ ለመፍጠር መሞከር ነው አንዱ። ለምሳሌ ዓለም አቀፍ ደረጃ ላይ ሰላም እንዲፈጠር ኦሬዲ አሁን ያሉ ጦርነቶች እንዲቆሙ ወይ መቋጫ እንዲበጅላቸው ስራ መስራት በዩኤን በኩል ሊሆን ይችላል፣ በጂ7 በኩል ሊሆን ይችላል፣ ከተለያዩ ጎረቤት ሀገራት ጋር ሊሆን ይችላል። ኒውዚላንድ አለ፣ እዚህ ብዙ ሌሎች ሀገሮች አሉ እንደ ጃፓን፣ ኮሪያ ያሉ ሀገሮች ጋር እና ከሚመስሏት ሀገሮች ዩሮፒያን ዩኒየን አለ። ከነዚህ ጋር በመሆን በብዙ ነገሮች ስለሚመሳሰሉ ዓለም አቀፍ ክራይሲሶች እንዳይፈጠሩና ኦሬዲ አሁን የተፈጠሩትም ሊበጅላቸው በተቻለ መጠን ጫና ማድረግ አይ ቲንክ ከመንግስት የሚጠበቅ ይመስለኛል። ሌላው የነዳጅን አቅርቦት ችግር ለመፍታት ምናልባት ከመካከለኛው ምስራቅ ካሉ ሀገሮች ላይ ብቻ ዲፔንደንት ከመሆን ይልቅ ሶርስ ካንትሪያችን ወይም ነዳጅ ምናምሮች አይ ቲንክ ማብዛት ዳይቨርሲፋይ ማድረግ አስፈልጊ ይመስለኛል። እንደሚገባኝ መካከለኛው ምስራቅ ብቻ ሳይሆን ሌሎች ሀገሮች አሉ ነዳጅ የሚልኩ በተቻለ መጠን ነዳጅ ከተለያዩ ሀገሮች እንዲመጣ ማድረግ በነዳጅ በኩል የሚመጣውን የኑሮ ውድነት ለመከላከል እንዳንድ መፍትሄ ሊሆን ይችላል። ከዛ በተጨማሪ ቅድምም ጠቅሰነዋል ምርታማነትን ማሳደግ ይሄ በጣም መሰረታዊ ነገር ነው፣ ስትራክቸራል ፕሮብለም ነው። ይህንን አሁንም በጀቱ ከሄደባቸው በተጨማሪ ምርታማነትን ለማሳደግ የተለያዩ ክሊን ኢነርጂ የምንጠቀምበትን መንገድ ማበረታታት፣ ለምሳሌ ታክስ ሪሊፍ ሊሆን ይችላል፣ ኤሌክትሪክ ካር ለሚገዙ ሰዎች ለምሳሌ ታክሱን መቀነስ፣ እንደገና ደግሞ ክሊን ኢነርጂ ቻርጀሮችን ማብዛት፣ እነዚህና የመሳሰሉ ነገሮችን በማድረግ ከነዳጅ ጥገኝነት የምንወጣበትንና በዛ በኩል የሚመጣውን ኢንፍሌሽን ለመከላከል እንደ አይነተኛ መፍትሄ ይመስሉኛል። ካሳሁን አመሰግናለሁ።
2: ዶክተር ዮናታን ድንቁ በአውስትራሊያ ብሔራዊ ዩኒቨርሲቲ የምጣኔ ሀብት መምህርና ተመራማሪ፣ ዶክተር ደሴ ታርቆ በአደላይድ ዩኒቨርሲቲ የምጣኔ ሀብት መምህርና ተመራማሪ፣ ስለ ቃለ ምልልሱ እናመሰግናለን።
0: እኛም እናመሰግናለን። እግዚአብሔር ይስጥልን ካሳሁን።
5: እኛም እናመሰግናለን።

0: የውይይት መድረክ ከSBS ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት sbs.com.au/amharic ይጎብኙ።
1: ኃይሉ መርጋ የዘፋኝነት ድምጹን ያማሸው ከሙዚቃ መሳሪያ ጋር የተዋወቀው ገና የልጅ ወታደር ቅጥር በነበረበት የምድር ጦር ሙዚቀኝነት ጊዜው ነው። በዚያም ማልተወሰነ በሙዚቃው ዓለም ከጽፈት እስከ ቅንብር ሁለት ጸጉር አቅሎበታል። ስለም እስካሁንም ድረስ ከስድስት አስርት ዓመታት በላይ የኃይሉ ጣቶች በስስ ዳሰሳና ምጥን የኪቦርድ ጫና ያፈለቋቸው ረቂቅ ሙዚቃዎቹ በያሌዎች ጆሮ ተንቆርቁረዋል። ከቆፍጣኙ ቼበለው

በትዝታ አለሳልሰው በትውስታ ለምንና የበቁቱ ድረስ በርካታ የሙዚቃ በረከቶቹን ለመድረክ አብቅቷል። በአኮርዲዮንም የደም ዝውውር ሞቅታና የልብ ትርታ አፍጣኛ ሸሞን ማናይም መናባዊ የአይን ከረሜላን ፈጥሮ በድሜ ብዛት ከመደብዘዝ ይልቅ ከቶንም በወንዶችና ሴቶች መናባዊ ዓለም እንደ ሞናሊዛ መስል ባይነል ቦናንጂ በገሃዱ ዓለም የማትዳሰስ እቅፍ ውስጥም የማትገባ ረቂቅ ገጽታ በመላበስ ከቶንም በድሜ እንደገፋ ወይን ጣማ ብርቱ ሆና አለች። ከኃይሉ መርጋ አኮርዲዮን የምትፈልቀው ሸሙን ሞናይ

0: ለዛም ይመስላል በኃይሉ መርጋ የሜልበርን የሙዚቃ ዝግጅት ወቅት የመድረክ አጋፋሪው የኃይሉ መርጋን ሙዚቃ ሰምቶ አጀብ ብሎ በማድነቅ ብቻ መወሰን ኩነኔ ነው። በአካል መገኘቱ ግና የነፍስ ምግብ ነው ሲል ጥልቀትና ምጥቀት ግና ጋዳዊ ገላጭነትን በተላበሱ ቃላት እንደ ሙዚቃው ሁሉ አሽሙንሙኖ የገለጠው እኛም አስከትለን ሙዚቃ ወደ አንተ መጣች ወይስ አንተ ወደ ሙዚቃ አመራ ያል ነው?
1: እኔ ወደ ሙዚቃ ሄድኩት። እኔ ጀመርኩት በ14 ዓመቴ ነው። እና ከዛ በፊት ዘፋኝ ነበርኩ። የዘፈን ምጨማሪ ዲ በሙዚቃ ዓለም ውስጥ ትኖር አንዴ አንዱን ያልክ ነው እዚህ ድረስ ነውና እንደዛ ነው ጀመርኩት።
0: ዘፈኑ ዓለም ሳትገፋ ወደ ሙዚቃ መሳራ ጨዋታው እንዴት አመራ?
1: ወደ ሙዚቃ ያመራኝ በእኛ ጊዜ ብዙ ዘፋኝ አልነበረም፣ ጥቂት ነበር ነው። በኋላ ግን የሰፋ የጨመረ ሙዚቀኛውም የጨመረ ሲሄድ ከዛ በኋላ ዘፋኝ በበዛ ቁጥር ላንተ ተስፋ ታጣለ ማለት ነው። ስለዚህ ከሙዚቃ ዓለሙ ወደ ኢንስትሩመንት ተቀየርኩ።
0: ሙዚቃ ሲጀምር በዘፈኑ ዓለም በነበርክበት ወቅት ምን አይነት ዘፈኖችን ነበር ስትጫወት የነበረው?
1: የራሴ ድርሰቶች ናቸው ግማሾቹ። አንዷ የጎጃም ማርነሽ ነች።

0: ታዞልኛል ልኖር ባለም ላይ።
1: ያስሞላ ፍቅር የሚባል ነበር። የኔ ምናቸው ሁለቱ ናቸው። ሌላ አንድ ሶስት ዘፈኖች ነበሩ። ከዛ በተረፈ ሌላውን በሙሉ የነ ጥላሁንን የነ ተፈራ ካሳን የተገኘውን ዘፋኝ ለቴስት የተባሉትን ሙዚቃዎች መጫወት ነው ስራዬ የነበረው። እንደ አዲስ የምቆጥራቸው አልነበሩም ያኔ።

0: ያንን በሸክላ ከመስቀረጽ ከዛ ባሻገርስ መድረክ ላይ ተጫውቶ ነበር በዛው
1: በዛ ጊዜ ምን ጫውተው እንተሪል ወደ ሪል ነበር ምን ጫውተው ብዙ ጊዜ ያንን ነገር አታገኘውም በየቤቱ ግን ባላችሁ ከሰው የሰማም ይቀዳት ኖራለ ሁሉ ጊዜዎች እስከሚለዋወጡ ድረስ ያ ነገር አለ በዛ አይነት ያደግን ነው ነው
0: ሙዚቃው ዓለም ውስጥ ወደ ሙዚቃ መሳሪያ ጨዋታ ኪቦርድ በተለያየ ሜቲኛ ማለም አውሮፓ ውስጥ ካልሆነ በስተቀር ዛም ቢሆን ቦታ የለቀቀ ያለን አኮርዲዮን የማሰሉት ስካውንም ጨዋታለና ወደዛስ እንዴት አመራህ? እነማን ነበር አስተማሪዎች?
1: እንግዲህ መጀመሪያ ኮርሰራይት ውስጥ ቦሽካቶኛ ነው የጀመርኩት። የልጅ ወታደር ነው ማለት ነው። አንድ ሁለት አመት ካገለገልኩ በኋላ ከዛ ከደቸው ወጣሁ ማለት የሲቪል ሰራተኛ ሆንኩ ማለት ነው።
0: የምድር ጦር ነው ወይ?
1: የምድር ጦር ሙዚቀኛ ክፍል ነበርኩ። እዛ ውስጥ ሆኜ ነው እንግዲህ አኮርዲዮን መጫወትም የጀመርኩት። ከዛም አንዳንድም ሰው እንደው በተለያየ ብቻ በመክናቱ በማይታወቅ አንዳንድ ጊዜ ሙዚቃውም እያደገ ሄደ እኔም እያደግኩ ሄድኩ ማለት ነው እንጂ አዲስ ነገር የለውም ግን በብዛት እኔ እስከማውቀው ድረስ ብዙ ነገር ራሴ በጉልበቴ እንደማጥናት ብለው ማጠነው በራሴ በጉልበቴ ነበር ማጠነው እና ሞክራለሁ ሁሉንም ነገር በዛ አይነት እንዳደገ ነው
0: ሙዚቃ ማቀናበሩንም ጭምር
1: አዎ ከዛ እንደዛ እያደገ ከዛ በኋላ ማቀናበሩም ተጀመረ። መጀመሪያ የራስህ ሙዚቃ ሶኮፒ ውስርክ ታጠናለህ፣ እንደገና ማቀነባበር ትሞክራለህ። የተለያየ ደግሞ በብዛት የውጭ ሙዚቃ ብዙ እንሰማ ስለነበረ የኛ ግሩፖች በዛ ነው ምክንያት ነው እንደዚህ ነው።
0: ከኢትዮጵያ መቼ ወጣ ወደ አሜሪካ ለመሄድ በምን ምክንያት ወሰንክ?
1: ወደ አሜሪካ የመጣሁት 1980 ነው የመጣሁት አሜሪካ። እናዚህ ደግሞ ስመጣ ከባንድ ጋር ነው የመጣሁት፣ ከዋልያስ ባንድ ጋር ነው የመጣሁት። ኮንትራታችን ለሁለት አመት ነበረ። እሱን ስንጨርስ እንግዲህ ያው ተለያየን ማለት ነው እና ባንዱ ፈረሰ። ከዛ በኋላ ያው እዚህ ቆየሁ። ደግሞ
0: የአሜሪካ ህይወትስ ምን ይመስል ነበር? ዋልያስ ፈረሰ፣ ኮንትራታቸው በቃ፣ ያንተ የሙዚቃ ህይወት ወዴት አመራ?
1: እዛ ሆኜ ግን ከሌላ ከዘፋኞች ጋር ዝም ብሎ ጫወት ነበረ። በየክለቡ በትንሽ ትንሽ ሬስቶራንቶች ውስጥ ጫወት ነበር። እንደዛ ያለኩ በኋላ ደግሞ ዙራ ባንድ የሚባል እኔም ታምሮ አየለ ሆነን ዙራ ባንድን አቋቋምን እና በዛ አይነት ነው የቆየ ነው።
0: አሁን በመላው ዓለም እንደዚሁ የዞርክ ነው። አሜሪካን ሀገር ውስጥ ከኢትዮጵያውያኖች የሙዚቃ መድረክ ውጪ በሌሎች የሙዚቃ ዝግጅቶችስ በዋናው የአሜሪካ መድረኮች ላይ እድል አግኝተህ ተጫውተሃል?
1: አዎ፣ አሁን እንግዲህ ያለሁት በኢንተርናሽናል ደረጃ ነው እና አሁን ከበፊቱ የተለየ ነው።
0: ከሀገርኛው ሰፈር ወደ ዓለም አቀፉ መድረክ እንዴት በቃልክ?
1: ከ14 ዓመት ወይም ከ15 ዓመት በፊት ነው የጀመርኩት። እንግዲህ እሱም እዚህ ስመጣ ያው በኢንተርናሽናል ደረጃ ብራይን የሚባል አለ፣ ከእሱ ጋር ሆኑ መስራት ተጀመረ። በዛ አይነት ነው የመጣ ነው።
0: አውስትራሊያ አሁን የመጀመሪያ አይደለም። እርግጥ አሁን እዚህ ነው የምትገኘው። የአውስትራሊያ ምን ያህል ጊዜ መጥተህ ተጫውተሃል? የአውስትራሊያን ህዝብ እና የአውስትራሊያን የሙዚቃ አፍቃሪዎች ሀገሪቷንም እንደዚሁ እንዴት አገኘቸው?
1: በጣም ቆንጆ ሀገር ነው። ሁሉ ነገር ቆንጆ ነው። ያው እንግዲህ ከሌላው ዓለም ወደዚህ ደግሞ ስትመጣ የተለየ ቦታ ነው። ግን ጥሩ ህዝቦች ናቸው፣ ሰውም የተወደደ ነው። እኛም እንግዲህ እግዚአብሔር ለዚህ አውቅቶን እዚህ ደርሰናል።
0: ከዚህ ሁሉ ባሻገር ያንተ የግል ስኬቶች፣ የሙዚቃ ፍቅርህን መወጣቱ፣ በሙያው ከሀገር ቀፍ ወደ ዓለም አቀፍ ከፍ ማለቱ፣ እንደዚህ ሁሉ ለአንተ የሚሆኑ የደስታ ምንጮች፣ የእርካታ ምንጮች ሊሆኑ ይችላሉ። በሌላ በኩል እኛ ለኢትዮጵያውያን ደግሞ አንተን በዓለም አቀፍ የሙዚቃ መድረክ ላይ ማየቱ ትልቅ ነገር ነው። ያ ለእኛ እንደ ውለታ ነው የሚቆጠረው እና ኢትዮጵያውያን የሙዚቃ አፍቃሪዎች በተለይ በዚህ በረቂቅ ሙዚቃ ላይ ወይም ክላሲካል በሆኑ ሙዚቃዎች ላይ ገና ብዙ አልገፋንም ወደዛ ሊድንምና ያንን የሙዚቃ ጣዕምን ለማጣጣም እንዲችሉ አብዛኛው ኢትዮጵያውያን የሙዚቃው ማህበረሰብ ምን ማድረግ አለበት? ያን በምን መልክ ነው ከናንተ ከነ ሙላታ አስተጥቄ ከነ ግርማ ይፍራሽዋክ ባሻገር ወደፊት ያለው የሙዚቃ ድገት በምን መልክ ሊሄድ ይችላል? የናንተ ከመድረክ መገለል የሚመጣበት ወቅት ይሄኛው አይነቱ የሙዚቃ ህይወት እድገት ሊወሰን ይችላል የሚል ስጋት ላላቸው ወገኖች ምን መደረግ አለበት ትላል?
1: ወለምን ማድረግ የሚቻለው ያው ሚሰራውን እየሰሩ ሙዚቃውን ማሳደግ ነው የሚያስፈልገው። ሙዚቃው ማደግ አለበት። አሁንም ያደገ ነው የተቀየረ ነው ጥሩ ነው። ግን አንዳንዴ ደግሞ እንደዚሁ ደግሞ ያልተስተካከሉ ነገሮች አሉ። እነሱ እየተስተካከሉ ከሄዱ በተለይ ፕሮፌሽናሉ ብዙ ስለሆነ በአሁኑ ጊዜ ብዙ ሙዚቀኛ ይወጣል፣ ብዙ ስራ መስራት ይቻላል። ግን ጥራት ላይ ደግሞ ትንሽ የታየ ቢደረግ ጥሩ ነው ባይነኝ እንጂ ለሌላው እድገቱ ሁሉ ጥሩ ነው።
0: ኃይሉ መርጊያ በሙዚቃው ህይወት ውስጥ ከ14 ዓመት እድሜው ጀምሮ እስካሁን ድረስ አለ። ወደፊት ረጅም እድሜ ሰጥቶ እስከ መቶዎቹ ከዛም እንደምታልፍ እንመኛለን። ምክንያቱም በህይወት ያለ የሀገር ቅርስ ማለት ስለሆነ ሁልጊዜ በእኛ በኩል ያው ትልቅ ነገር መመኘት ጥሩ ነው። ረጅም እድሜ እና ከዚህ ከሙዚቃ ህይወት ውስጥስ በቅርቡ ለመውጣት ሀሳብ አለ ወይስ እስከ መቼ ድረስ ነው ለመጣወር እቅድ አለ? ከሙዚቃው ዓለም ወጥቶ ወይስ እስከ መቼ ትገፋለህ?
1: አይ እኔ መግፋቱን እንግዲህ እግዚአብሔር ነው የሚያውቀው። እኔ ግን እስከማውቀው ድረስ ከሙዚቃ ዓለም መውጣት አልፈልግም። ያው ከዚህ በኋላ ሌላ ስራ ስለሰራ ፈቃደኛም አይደለሁም እንዲኖረኝም አልፈልግም። ግና በዚሁ ባለው ሙዚቃ ላይ የምችለው ያበረከትኩ መቆየት ነው ደስ የሚለኝ።
0: አገር ቤትም ሆነ ሌላ በአሜሪካ እንደዚሁም አውስትራሊያ፣ በመላው ዓለም ላሉ የሙዚቃ አድናቂዎችህ በዚህ አጋጣሚ መልእክት ምን ይሆናል?
1: ይህን መልእክት ያው ሙዚቀኛው ባለው ስራ ይደግበት፣ ሙዚቃው እንዳይወድቅ ሁሉም ሰው ትብብር ቢያደርግ በየቦታው ያ ሙዚቃ እንዲያድግልን ሁላችንም የምንፈልገው አንድ ነገር ሲያድግ ነው እና የኢትዮጵያን ሙዚቃ እድገት ከሚመኙት ሰዎች አንዱ ነኝ።
0: በቃም ዳግም ተመልሰን አውስትራሊያ ልናይ እንችላለን ብለን ተስፋ ማድረግ እንችላለን?
1: አዎ እግዚአብሔር ካለ ምን አለ መምጣት ነው።
0: መልካም። የኪቦርዲስት ኃይሉ መርጊያ ስለ ቃለ ምልልሱ እናመሰግናለን። እጆች ይባረኩ፣ የመንፈስ ጥንካሬም ይቀጥል። እግዜር ይስጥልን።
1: አሜን። እግዚአብሔር ይስጥልን። እናንተም ስለጋበዛችሁ እኛ አመሰግናለሁ። የአውስትራሊያን ሰዎች በአጠቃላይ ሁላችሁም እንኳን ለዚህ ቀን አበቃ ነው።

0: Thank you. Thank you very much.
1: ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት sbs.com.au/amharic ይጎብኙ።
2: አርማዎቻችን ከመላእክታችን በፊት በመጪው ሳምንት ከአማርኛ ሷሶው ናተዝብ ተስፋ መጻፍ ደራሲ የመትስ ፕሮፌሰር ባዬ መምና ከአፍሪካ ቀን የማህበረሰብ ስኬት ተሸላሚ ዶክተር ተስፋ ይግዛው ጋር ከተወካይ ቃለ ምልልስ ይዘን ቀርባለን። መልካም ቀን አውስትራሊያ። ቸር ይግጠመን።

0: እንደምናምሽታችኋል አድማጮቻችን ለአርብ ግንቦት 21 ምሽት ያልናቸውን የቢቢሲ አማርኛ ዘገባዎች ይዘን ቀርበናል። በዛሬው ፕሮግራማችን በደቡብ አፍሪካ ስለሚገኙ ኢትዮጵያውያን ጉዳይ ምን ቢደረግ ይበጃል?
1: ብዙ ነገር አልተደረገም ለኔልሰን ማንዴላ ኢትዮጵያ ውስጥ ከስልጣና ጀምሮ ፓስፖርት ከመስጠት ጀምሮ መሳሪያን ከማስታጠቅ ጀምሮ እነዚህ ነገሮች ለምን ባላቸው ዲፕሎማሲ አድሬስ ለምን ያደርጉ ለምን አይቃወሙ?
0: የኢትዮጵያ መንግስት ከመርጫው በፊት በመገናኛ ብዙሃን ላይ ከፍቷል ያለው ያፈና ዘመቻ እንዲቆም አምነስቲ መጠየቁን የተመለከተና ሌሎችንም ዘገባዎች አካተናል። ስርጭታችንን በቀጥታ በፌስቡክ፣ በዩቲዩብ፣ በናይልሳትና በአጭር ሞገድ ላይ መከታተል ትችላላችሁ። አብራችሁን ቆዩ።

0: የኢትዮጵያ መንግስት ከምርጫው አስቀድሞ መገናኛ ብዙሃን ላይ የከፈተው የአፈና ዘመቻ እንዲቆም አምነስቲ ኢንተርናሽናል ጠየቀ። ዓለም አቀፉ የሰብአዊ መብቶች ተቋም አምነስቲ ኢንተርናሽናል የኢትዮጵያ መንግስት ባለስልጣናት በዚህ የምርጫ ወቅት በመገናኛ ብዙሃን ላይ አጠናክረውታል ያለው አፈና እንዲቀለበስ ጥሪ አቅርቧል። የኢትዮጵያ የልማት አጋሮችና ዓለም አቀፍ የሰብአዊ መብት አካላትም ስለዚህ ስልታዊ እርምጃ ድምጻቸውን እንዲያሰሙ ጠይቋል። የሰብአዊ መብቶች ተሟጋች ተቋሙ ዛሬ አርብ ግንቦት 21 2018 ዓ.ም ባወጣው መግለጫ የኢትዮጵያ ባለስልጣናት በመጪው ሰኞ ከሚካሄደው 7ኛው አጠቃላይ ምርጫ አስቀድመው ትችቶችን ለማፈን ሲሉ የፕሬስ ነጻነት ላይ የሚወስዱትን እርምጃ አጠናክረዋል ሲል ከሷል። የመገናኛ ብዙሃን የምዝገባ ፈቃድ እንዲሁም የጋዜጠኞች ዘገባ ፈቃድ እንደተሰረዘ ማክሏል። ከቅርብ ወራት ወዲህ በገለልተኛ መገናኛ ብዙሃን ላይ የዘፈቀደ እስር፣ የግዳጅ ስወራና በጋዜጠኞች ላይ ህገወጥ ክትትል በመፈጸም የአፈና ዘመቻ ተከፍቷል በማለትም ወንጅሏል። አምነስቲ ያነጋገራቸው 6 የመገናኛ ብዙሃን ተወካዮች የመጪው ምርጫ ዘገባቸው ሚዲያ ላይ እየተካሄደ ባለው ጠበኛ እርምጃ ምክንያት ክፉኛ መጎዳቱን እንደተናገሩ መግለጫው ጠቅሷል። በኢትዮጵያ ብሔራዊ ምርጫ ቦርድ ላይ የሚታየው የግልጽነት አለመኖርም የምርጫ ዘገባዎች ላይ ተጽዕኖ እንዳሳደረ ተቋሙ ገልጿል። ምርጫ ቦርድ የዘገባ ፈቃድ በሚሰጥበት ወቅት ጋዜጠኞች እንዲገቡ የሚያደርገውን ቃለ መሐላ ስለ ምርጫው በህዝብ ውይይት የሚደረግባቸው ጉዳዮችን ለመቆጣጠር የሚውል ግልጽ መሳሪያ ነው ብሏል። የአምነስቲ የምስራቅና ደቡብ አፍሪካ ሪጅናል ዳይሬክተር ቲጌሬ ቻጉታ ቃለ መሐላው ቦርዱ የማይመቹ መረጃዎችን ሳንሱር ለማድረግ ወይም የትኛው እውነት የትኛው ደግሞ ሐሰት እንደሆነ ለመወሰን ስልጣን ይሰጠዋል ሲሉ ተችተዋል። የኢትዮጵያ ባለስልጣናት እየጨመሩ የመጡትን እነዚህን የአምባገነንነት ዝንባሌዎች መቀልበስና መገናኛ ብዙሃን ላይ የሚካሄደውን የአፈና ዘመቻ ማብቃት አለባቸው ብለዋል። ጠቅላይ ሚኒስትር አብይ አህመድ መገናኛ ብዙሃንንና ትርክትን በተመለከተ በሚያዝያ መጨረሻ በተካሄደ አንድ ውይይት ላይ ባደረጉት ንግግር ሚዲያዎችን አርዕስተ ዜና በመሸጥ ወቅሰው ነበር። ጉዳይን መሸጥ ሳይሆን ርዕሰ ጉዳይን መሸጥ የኢትዮጵያ ሚዲያዎች አንዱ ስንክሳር ይሄ ነው ሲሉ ተናግረዋል። ከ8 ዓመት በፊት ወደ ስልጣን ሲመጡ የመገናኛ ብዙሃንን ነጻነት ለማስጠበቅ የወሰዷቸውን እርምጃዎች ያስታወሱት አብይ፣ ይሁን እንጂ ሚዲያው ነጻነት ሲያገኝ ስነ ምግባር የሚባል ነገር ያልተከተሉ ነጻነትን በቅጡ ማስተዳደር ያልቻሉ ሰዎች ነበሩ ሲሉ ተደምጠዋል።
1: ከሳምንት በፊት በደቡብ አፍሪካ መጤጠሎች በስደተኞች ላይ የከፈቱት ጥቃት ጋብ ያለ ቢመስልም አሁንም አልፎ አልፎ መሰማቱ አልቀረም። ጥቃቱን ተከትሎ አንዳንድ አገሮች ዜጎቻቸውን እስከ ማስወጣት ደርሰዋል። የጋና ባለስልጣናት ከትናንት በስቲያ ለመመለስ ከተመዘገቡ 800 ዜጎቻቸው ውስጥ የመጀመሪያውን ዙር መልሰዋል። ኢትዮጵያውያንስ በምን ሁኔታ ላይ ይሆኑ? እዚያ ለሁለት አስርታት የኖረውን ሲሳይ ደጀኔን ጠይቀናል።
2: አንዳንድ የፓርቲ ሊደሮች ከኋላ አሉበት እና አንዳንዴ ስደተኛ አታክ እንዳይደረግ የፖሊስ ከለላ ምናምን ይሰጣል እና አንዳንድ የምታየው ነገር ምንም የሚያስደስት ነገር የለው። ታሊ የተፈቀደላቸው ነው የሚመስሉት እነዚህ ማች ቱ ማች። ጆበርግ አካባቢ ደግሞ ነዱዱላ አክሽን ኤሴ የሚባሉ ግሩፖች ናቸው። አሁን ወደ ሊምፖፖ ምናምን አካባቢ እነዚህ አክሽን ኤሴ የሚባሉ አሉ። እነ ፓትሪካን አላያንስ ምናምን የሚባል በፓርቲው ሰፖርት የሚደረጉ ናቸው። ወደ ጆበግ አካባቢ ደግሞ ዱዱላ ይባላሉ። እነሱ ትንሽ ቆዩ መሰለኛ፣ አንድ 4-5 ዓመት ይሆናቸዋል። እና ደርባን አካባቢ ደግሞ ስሙ ማች ቱ ማች የሚባል ግሩፕ ነው የሚንቀሳቀሰው። እና አነሳሳቸው ኢንሌጋል ኢሚግራንትን አንፈልግም፣ ወንጀለኞች ናቸው፣ ስራ የላቸውም፣ ላይክ ወንጀል ነው ስራቸው፣ ድራግ ምናምን ነው የሚሉት። ስራችንን ወስደዋል። እነዚህ አይነት ነገሮች ነው ሀሳብ የሚሰጡት።
3: ግልጽ ለማድረግ ሲሳይ፣ እነዚህ ቡድኖች በፖለቲካ ፓርቲዎች ይደገፋሉ እንጂ ራሳቸው የፖለቲካ ድርጅት አይደሉም አይደለ? ዝም ብለው ኢመደበኛ ስብስቦች ናቸው።
2: ኢመደበኛ ወጣቶች ስብስብ ነው። ዝም ብለው በራሳቸው እጅ ህግን ለማስፈጸም የሚሄዱ ናቸው። እውቅና የላቸውም። ፖሊስ ነው የፖሊስ ስራ ነው ማፊየር ወይ ደግሞ የመኖሪያ ፍቃድ መጠየቅ የሚችለው። አንዳንድ የንግድ ተቋሞችንም ደግሞ ቼክ የሚያደርግ ያው የዚህ ሀገር ሳርስ የሚባል ሬቨኒ ሰርቪስ ኢምፕሎዎች አሉ። ሰራተኛ ትክክለኛ ደሞዝ ይከፈለዋል አይከፈለውም ደግሞ የዚህ ሌበር ዲፓርትመንት አለ። እነሱ ናቸው የሚመለከታቸው። እነዚህ ግን ሰዎች ዝም ብለው ራንደም ይመጣሉ፣ በግሩፕ ይከብሁና ላይክ የታል ዶኩሜንት ይለዋል። ዶኩሜንት ስታሳያቸውም ቬሪፋይ ማድረግ አይችሉም፣ አያውቁም። ረብሻ ሆን ተብሎ ስደተኛውን አታክ ለማድረግ የሚንቀሳቀስ ግሩፕ ነው።
3: እሺ፣ እነዚህ የጠቀስካቸው ቡድኖች የታጠቁ ናቸው እንዴ? ምን ያህልስ አደገኛ ናቸው?
2: አዚያ አካባቢ አሁን ደርባን አካባቢ አንድ አራት ልጆች ተመተዋል። የነሱ ዱላ ምናምን አላቸው። ይሄ አንዳንዶቹ ጩቤ ሴንጤ ነገር ይዛሉ። ያው በዛ መምታት ነው። በቃ ሰውን ያገኙትን ሰው መምታት ነው። አንዱ ሲጀምር ደግሞ ምንድን ነው ጥያቄ የት ነው ምናምን የለም። በቃ ሁሉም ያሳርፍብሃል። እና ለዚህ ነገር አካውንተብል የሚሆኑት ማች ቱ ማች የሚባለው ቡድን በእርግጥ መግለጫ ያወጣል። መንግስት ኖ እንደዚህ ማድረግ አትችሉ ይላል። ወን ዩ ካም ቱ ግን አክሽን አያረጉ።
3: ፖለቲካቸውንም ስለሚጎዳው ሊሆን ይችላል። ምናልባት
2: የእነሱን ፖለቲካ ይጎዳል። እዚህ ሀገር አሁን በደንብ የሚያንቀሳቅሰው ኤምኬ ነው፣ ደርባን አካባቢ እና እነሱ ሜሩ ምናምን ሳይቀር የፓርቲ ሊደሮች ማለት ነው። የኤምኬ ሊደራቸው እሱ አሁን አብሯቸው ሁሉ ታይቷል። ማች ሲያደርጉ ገብቷል። ፒስፉል ማች ነው ይላሉ። እኛ ፒስፉል ማች ነው የምናደርገው፣ እኛን መስለው ግን የሚመጡ ክሪሚናሎች ሊኖሩ ይችላሉ ነው የሚሉት። ግን ያው ሆን ተብሎ ህዝቡን ለማሰቃየት ያዘጋሉ። እየዞሩ መስራት አትችሉም፣ ለቃችሁ ውጡ፣ ኢንሌጋል ፎሬነርም ፎሬነር የተባለ ማየት አንፈልግም፣ እስከ ጁን 30 አገሩን ለቃችሁ ውጡ ነው የሚሉት እነሱ።
3: ማንኛውንም የውጭ ዜጋ ከሆነ ለምሳሌ ነጮች እንደዚህ አይነት ነገር ያደረጉባቸዋል።
2: አፍሮፎቢያ ነው? አይ አፍሮ ነው እንጂ አይደለም። ያው እነሱንማ ጭራሽ አነካችሁም እናንተ ዋን ኦፍ አስ ናችሁ ምናምን አንዳንድ ህንድ እነሱ አይነኩም።
3: እሺ ሲሳይ፣ በኢትዮጵያውያን በኩልስ ለምሳሌ ራስን ለመከላከል የሚደረገው ጥረት ምን ይመስላል? መቼስ ቆሞ ማየት አይኖርም አይደለ?
2: ለአንድ ለሳምንት ምናምን አካባቢ የሚሆን ሱቆች እንዲዘጉ በማስተባበር ኢትዮጵያውያኖች ሱቅ ዘግተው ነበረ እዚህ ደርባን አካባቢ እና ብዙ ኢንፍሉዌንስ መጥቷል አርገዋል። ላይክ ሰው ስራ ብዙ ቀጥረው የሚያሰሩ አሉ። አበሾች ዜጋውን ቀጥረው በትክክል ትክክለኛ ደሞዝ እየከፈሉ ትራንስፖርቱ የሚጠቀመው ባንኩ ምናምን ቢዚ ነው። ያው አበሻው ትሬድ በሚያደርገው እንቅስቃሴ እሱ ሁሉ ነው ኳይት የሆነው። የታክሲ ሹፌሮች ሁሉ እንዴት እንደዚህ ይሆናል፣ እኛ ምን ሰርተን እንብላ እንጠጣ ምናምን ብለው ሁሉ ብላ እስከሚያቀርቡ ድረስ ነው ይሄ የሆነው። የስራ ማቆም
3: አድማው ደግሞ የአገሬውን ሰው ይጎዳል።
2: በጣም ነው የሚጎዳው። በጣም ለምንድን ነው የሚዘጋው? ክፈቱ እንጂ ትሬድ የሚያደርጉትም እኮ ዜጋው ነው። አበሻው ገዝቶ ከቻይናውም ገዝቶ ትሬድ የሚያደርገው ዜጋው ነው። ኢንዳይሬክት ተጠቃሚውም ዜጋው ነው። ሚችዋል ነው። ቅድም መጠየቀኝ ላይ አበሻው ምን እያደረገ ነው? ከዚህ ውጭ ኢንፎርሜሽን የለም። ግን አንዳንድ ሊደሮችን ለማናገር ሞክረው ነበረ። ሱቁ በተዘጋ ጊዜ ለምን አትከፍቱም ሲባል ብንከፍት ደህንነታችን ስጋት ላይ ነው በሚል ነገር ላይ መካክረው ከዚህ በኋላ መክፈት ትችላላችሁ፣ አንዳንድ ኢንፎርማል ቢዝነሶችን ወረቀት ምናምን የሌላቸውን ወረቀት እንድታዘጋጁ አድርጉና ትሬድ ማድረግ ትችላላችሁ የሚል ነገር መጥቶ ነበረ። ግን ስቲር አለ። እነዛ ሰዎች ሲመጡ፣ እነዚህ ማች ቱ ማች የሚባሉት ሲመጡ በቃ መዝጋት ነው ሱቅ፣ አለበለዚያ ሉት ትደረጋለ። ዘረፋ፣ በግሩፕ ዘረፋ፣ ባዶ አድርገው ነው የሚወጡት። በቃ
3: እሺ፣ የመጨረሻ ጥያቄ ምናልባት ጋና ዜጎቿን እያስወጣች ነው ሰሞኑን። የኢትዮጵያ መንግስት ተመሳሳይ ነገር ቢያመቻች እዛ ያላችሁ ስደተኞች ለመውጣት ምን ያህል ፈቃደኛ ትሆናላችሁ? ፍላጎት ያለስ ይመስልሃል ወይ?
2: ሁሉም ባይሆንም ይኖራል። አሁን በጣም ብዙ ሰዎች አሉ፣ ሱቃቸው እየተዘጋባቸው የወጡ ስንት አሉ መሰለህ፣ በየቦታው ነው። እነዚህ ሰዎች አሁን ዴይ ታየርድ በቃ፣ አሁን እዚህ መኖር የማይፈልጉ በጣም ብዙ አሉ፣ መሄድ የሚፈልጉ በቃ። መንግስት እንደዚህ አይነት ነገር ቢያመቻች ተነስተው የሚሄዱ ሰዎች አሉ። በጣም ብዙም ስደተኛ ደግሞ እኛ ደህንነት እንፈልጋለን ሴፍቲ አይሰማንም ብለው ወደ ፖሊስ ጣቢያ ሁማፌር አካባቢ የሚያድሩ አሉ፣ አበሻውም ጭምር።
3: ደጅ ማለት
2: እና ቢመቻች
3: በረንዳ ማለት ነው።
2: ደጅ ውጭ ላይ በቃ ውጭ ላይ እና ቢመቻች እና ወደ ኢትዮጵያ መግባት የሚፈልጉትን ቢገቡ እሱ በጣም የተቀደሰ ሀሳብ ነው።
3: ሲሳይ፣ አሁን እንደምንሰማው እነዚህ ስደተኛ ጠል ቡድኖች ቀነ ገደብ አስቀምጠዋል፣ ስደተኞች ተጠራርገው ይውጡልን የሚል እና የኢትዮጵያ መንግስት ሁኔታዎችን ከማመቻቸት ውጪ ምን ማድረግ ይችላል ትላለህ?
2: ምንም እንደው ሀገሩን ጠልቶ የሚመጣ ሰው የለም። ያው እንደ ዜጋም መንግስት ሊያደርግ የሚችለው ነገር ካለ ሌሎቹ መንግስታት በጣም እየተናገሩ ነው። ቦትስዋናን ብናይ፣ ሞዛምቢክን ብናይ በጣም እየተናገሩ ነው። ስለ ዜጎቻቸው የተደረገላችሁን ውለታ አትርሱ፣ እናንተም ስደተኛ ሆናችሁ ሌላ ሀገር ላይ ፓስፖርት አግኝታችሁ ፋየር አርም እንኳን ይዛችሁ ሰው ሀገር ላይ እንድትንቀሳቀሱ መብት የሰጣችሁ ለነጻነታችሁ ዋጋ የከፈልንን አብረን ያማጠንን እያሉ እየተናገሩ ነው። ብዙ ነገር አልተደረገም ለኔልሰን ማንዴላ ኢትዮጵያ ውስጥ ከስልጣና ጀምሮ ፓስፖርት ከመስጠት ጀምሮ መሳሪያ ፋየር አርም ከማስታጠቅ ጀምሮ እነዚህ ነገሮች ለምን ባላቸው ዲፕሎማሲ ተሰሚነት ባላቸው ሰዎች አድሬስ ለምን አያደርጉም? ለምን አይቃወሙም?
1: ጉዳዩን በተመለከተ በዚያ የሚገኘው የኢትዮጵያ ኤምባሲን አስተያየት ለማካተት ሞክረናል ተሳካልንም። ሆኖም ባለፉት ቀናት በፊት አምባሳደር ብርሃኑ ጸጋዬ በደቡብ አፍሪካ የሚኖሩ ኢትዮጵያውያን ላይ እየደረሰ ያለውን ጥቃትና ችግር አስመልክቶ ተቀማጭነታቸው በኢትዮጵያ የሆኑትን የደቡብ አፍሪካን አምባሳደር በጽፈት ቤታቸው ማነጋገራቸው አይዘነጋም። በኢትዮጵያ የደቡብ አፍሪካ አምባሳደር ከሆኑት ኖንሴባ ሎሲ ጋር በተደረገው ውይይት በኢትዮጵያውያን ላይ የተፈጸሙ ያሉ ድርጊቶች እንዲቆሙ በተለይም የደህንነት ጥበቃ ማድረግና ማረጋጋት አስፈላጊ መሆኑን መነጋገራቸውን ገልጸዋል። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው በቅርቡ በሰጡት መግለጫ በኢትዮጵያ የደቡብ አፍሪካ አምባሳደር ከሆኑት ኖንሴባ ሎሲ ጋር በተደረገው ውይይት በኢትዮጵያውያን ላይ የተፈጸሙ ያሉ ድርጊቶች እንዲቆሙ በተለይም የደህንነት ጥበቃ ማድረግና ማረጋጋት አስፈላጊ መሆኑን መነጋገራቸውን ገልጸዋል። አድማጮቻችን ከቢቢሲ አማርኛ ጋር ናችሁ። አሁን ደግሞ ወደ አጫጭር ዜናዎች አልፋለሁ። 16 ተማሪዎች በመቶበት በኬንያው የትምህርት ቤት የእሳት አደጋ 8 ተማሪዎች ተጠርጥረው ተያዙ። መርማሪዎች እንዳሉት 8ቱ ተማሪዎች የተያዙት የአደጋውን ምክንያት ለማወቅ በተደረገው ምርመራ የመጀመሪያ ደረጃ ውጤት እሳቱ ሆን ተብሎ መከሰቱን የሚያመለክቱ ጥርጣሬዎች በመገኘታቸው ነው። አሜሪካ ከሮማኒያ ጎን እንደምትቆምና የኔቶ አባላትን እንደምትከላከል ገለጸች። በሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ የአሜሪካ አምባሳደር ማት ዊታከር በሮማኒያ ግዛት የተፈጸመውንና ግዴለሽ ያሉትን የሩሲያ ጥቃት አውግዘው ዋሽንግተን የኔቶ አጋር ከሆነችው ሮማኒያ ጎን እንደምትቆም ገልጸዋል። እስራኤል ጋዛ ውስጥ የሐማስ ወታደራዊ አዛዥን መግደሏን አስታወቀች። የእስራኤል ጦር ሰራዊት ሰሜናዊ ጋዛ ሰርጥ ውስጥ በፈጸመው ጥቃት ኢማድ ሐሳን ሁሴን አስሊም የተባለውን የሐማስ ተዋጊዎች አዛዥ መግደሉን አስታውቋል። ከሐማስ በኩል እስካሁን የተሰጠ ማረጋገጫም ሆነ ማስተባበያ የለም። ኢራን እና አሜሪካ ከስምምነት ለመድረስ ሩብ ጉዳይ ላይ እንደሆኑ እየተነገረ ነው። የዛሬ ውሏቸውን እንዲቃኝተናል።
3: ዶናልድ ትራምፕ ከጥቂት ሰዓታት በፊት ባስተጋቡት መረጃ የመጨረሻው ሳኔ ለሰጥ ሲቹዌሽን ሩም ገብቻለሁ ብለዋል። ትራምፕ ይህን ያጋሩት በሚወዱት የትሩ ሶሻል ማህበራዊ ትስስር ገጻቸው ላይ ነው። ምንም እንኳ ትራምፕ ገና የመጨረሻው ሳኔ ለወስን ሲቹዌሽን ሩም እየገባሁ ነው ቢሉም የዘረዘሯቸው ነገሮች ግን ውሳኔዎቻቸው ምን እንደሚመስሉ የሚያሳዩ ናቸው። ምን እንደሚመስሉ የሚያሳዩ ብቻ ሳይሆን ምናልባትም የመጨረሻው ውሳኔዎቻቸው ይመስላሉ። ይህ የምሽቱ ትልቅ የዓለም ዜና ሆኖም እየተስተጋባ ነው። ትራምፕ በትሩስ ሶሻል ባጋሩት መረጃ መሰረት ከኢራን ጋር ላለፉት 90 ቀናት የነበረው ትንቅንቅ ዛሬ ምናልባት መቋጫ እንደሚያገኝ ያበስራል። ኢራን ከተራራው

0: ስር የቀበረችው የተብላላ ኒኩሌር ከሀገሪቱ እንዲሁም ከዓለም አቀፉ አቶሚክ ኤነርጂ ጋር በመተባበር ይወድማል ብለዋል። ይሁንና ኢራን በዚህ ጉዳይ ላይ ተስማማለች ወይ የሚለው ያልተመለሰ ጥያቄ ነው። ትራምፕ በኢራን ላይ የተጣሉ ማዕቀቦች ቀስ በቀስ ይነሳሉ፣ በወደቧና መርከቦቿ እንቅስቃሴ ላይ የደቀንኩትም እቀባ ይነሳል ብለዋል። በእኛ እቀባ የቆማችሁ መርከቦች አሁኑኑ መንቀሳቀስ ትችላላችሁ የሚል የደስታ መልእክትን ያዘለ ነው የትራምፕ መረጃ። ኢራን በሆርሙዝ የቀበረቻቸውን ፈንጂዎችን በአስቸኳይ እንድታጸዳ አሳስበዋል። አሜሪካ ብዙን አጽድታለች፣ የሚቀራለ ኢራን ታጽዳው ብለዋል። በኢራን ላይ ማዕቀብ የሚላለው ግን ኢራን ሁለተኛ ኒኩሌር ቦምብ የሚባል ነገር ለመስራት እንደማታስብ ከተስማማች እንደሆነ አመላክተዋል። ስቱዲዮ እስከገባንበት ሰዓት ድረስ ትራምፕ ያጋሩት ምኞታቸውን ይሁን የስምምነቱ ነጥቦች ማንም የሚያውቅ የለም። ሆኖም ዶናልድ ትራምፕ ኢራን በእነዚህ ሁሉ ስምምነቶች ላይ ስምም ብትሆን ራሱ የተያዘባት ገንዘብ እንዲሁ በዋዛ እንደማይለቀቅላት ጠቁመዋል። ሱን ጉዳይ ወደፊት የምናየው ይሆናል ብለዋል። አሜሪካና ኢራን ለሳምንታት ሲያካሂዱት የነበረው ድርድር ወደዚህ ስምምነት መቃረቡ እየተነገረ ባለበት በአሁኑ ሰዓት ኢራን ፍላጎት የተቀባይነት ያገኘው በዲፕሎማሲ ሳይሆን በሚሳይሎቼ ነው ብላለች። በኢራን እስላማዊ ሪፐብሊክ መንግስት ውስጥ ከፍተኛ ተደማጭነት ያላቸው የአገሪቱ ፓርላማ አፈ ጉባኤና ከአሜሪካ ጋር በሚደረገው ንግግር ዋነኛ ተደራዳሪ የሆኑት መሐመድ ባጊር ጋሊባፍ በኤክስ ገጻቸው ላይ ባሰፈሩት ጽሑፍ የኢራን ወታደራዊ አቅም ተጽዕኖ ፈጥሯል ብለዋል። ጋሊባፍ ከአሜሪካ ጋር የተካሄደ ስላለው ድርድር ሶስት ነጥቦችን አስቀምጠዋል። የመጀመሪያው ስምምነት ላይ የተደረሰው በንግግር ሳይሆን በሚሳይሎቻችን ብርታት ነው የሚል ነው። በድርድሮቹ ላይ ያደረግነው ይህንን ማስረዳት ነው ብለዋል። ሁለተኛው ነጥባቸው ደግሞ በድርድሩ ላይ በሁለቱ ወገኖች መካከል ስላለው አለመተማመን በማንሳት ዋስትናና ቃላትን አናምንም፣ ቸኛው መመዘኛ ተግባር ነው፣ ሌላኛው ወገን የሚጠበቅበትን ሳያደርግ ምንም አይነት እርምጃ አይወሰድም ሲሉ ተናግረዋል። ኢራኑ ከፍተኛ ባለስልጣን በቁጥር 3 ላይ ያስቀመጡት ሐሳብ የየትኛውም ስምምነት አሸናፊው በቀጣይ ለሚመጣው ጦርነት በተሻለ ሁኔታ የተዘጋጀ ነው የሚል ሲሆን ከስምምነቱ በኋላ ኢራን ለየትኛውም አይነት ጥቃት ዝግጁ መሆኗን ገልጸዋል። በየካቲት ወር መጨረሻ ላይ ተጀምሮ 3 ወራትን ባስቆጠረው ጦርነት አሜሪካና እስራኤል በኢራን ላይ ከባድ ጉዳትን ቢያደርሱም ኢራን ሸብረክ አላለችም። ከዚያም ባለፈ በጎረቤቶቿ የባህረ ሰላጤው ሀገራት ላይ ቀላል የማይባል ጉዳትንም አድርሳለች። በተጨማሪም ለዓለም የነዳጅና የጋዝ ምርት ወሳኝ መስመር የሆነውን የሆርሙዝ ወሽመጥን በመዝጋት በመላው ዓለም ላይ ከፍተኛ ተጽዕኖ ማሳደር ችላለች።
1: የእንግሊዝና የፈረንሳይ ምርጥ ቡድኖች በቅዳሜው የሻምፒየንስ ሊግ ፍጻሜ ሲገናኙ ሁለቱም ክለቦች አድካሚ የነበረውን የውድድር ዘመን በደስታ ለማጠናቀቅ ይፋለማሉ። በቡዳፔስት ፑስካስ አሬና የሚደረገው ይህ ታላቅ ጨዋታ እስከ ሚያዝያ መጀመሪያ ድረስ 4 ዋንጫዎችን ሲያሳድድ ለነበረው አርሰናል የውድድር ዘመኑ 63ኛ ጨዋታ ይሆናል። ለፓሪስ ሴን ጀርሜን ደግሞ ባለፈው ክረምት ካደረጋቸው 7 የዓለም ክለቦች ዋንጫ ጨዋታዎች ውጪ 56ኛ ጨዋታው ነው። የዓለም ዋንጫ በተቃረበበት በዚህ ወቅት በሁለቱም ወገን የሚገኙ ምርጥ ተጫዋቾች በቂ ረፍት ሳያጣጥሙ ነው የነገውን ጨዋታ የሚያደርጉት። ነገር ግን በአንድ መለኪያ ሲታይ የፈረንሳዩ ክለብ ኮከቦች ወደዚህ ውድድር የሚገቡት በአንጻራዊነት የተሻለ የረፍት ስሜት ላይ ሆነው ነው ይላል የቢቢሲው የስፖርት ጋዜጠኛ ክሪስ አዳምስ። ፒኤስጂ ከአርሰናል አንጻር ሊኖረው የሚችለውን የተሻለ እድል ሲተነትን፣ አሰልጣኝ ሉዊስ ኤንሪኬ በዚህ የውድድር ዘመን በሊግ 1 ጨዋታዎች ላይ ለብዙዎቹ ቁልፍ ተጫዋቾች ረፍት ሰጥቷል። ይህንን ቅንጦት ሊያገኝ የቻለው ደግሞ ደካማ በሆኑ የአገር ውስጥ ተቀናቃኞቹና በክለቡ ኳታራውያን ባለቤቶች ግዙፍ የፋይናንስ ድጋፍ በተገነባው አስደናቂ የተጫዋቾች ስብስብ ምክንያት ነው። የአርሰናሉ ሚኬል አርቴታ በቋሚነት ያሰለፋቸው 11 ተጫዋቾች ከተፋላሚያቸው ምርጦች ጋር ሲነጻጸር በዚህ የውድድር ዘመን በሊግ ጨዋታዎች ላይ ወደ 7000 የሚጠጉ ተጨማሪ ደቂቃዎችን አሳልፈዋል። የአንዳንድ ተጫዋቾች አሃዝ ደግሞ በተለይ ትኩረትን የሚስብ ነው። ያም ሆኖ ግን የአርሰናል ቁልፍ ተጫዋቾች ያለ ጥርጥር ከባድ ስራ ሲሰሩ ቆይተዋል የሚለው ክሪስ ግብ ጠባቂው ዴቪድ ራያ በመጨረሻው የሊግ ጨዋታ ላይ ከማረፉ ውጭ የውድድር ዘመኑን እያንዳንዱን ደቂቃ መጫወቱን ይጠቅሳል። እነዚህንና ሌሎች ማወዳደሪያዎችን ያስቀመጠው ክሪስ አዳምስ የአምናው የሻምፒየንስ ሊግ አሸናፊ ፒኤስጂ በተጫዋቾች ረፍት የተሻለ እድል ቢኖረውም ቅዳሜ ዕለት ይህ ሁሉ ሊለወጥ ይችላል ሲል ማጠቃለያውን አድርጓል።
2: አድማጮቻችን ስትከታተሉ የነበረው ቢቢሲ አማርኛን ነው። አብራችሁን ስለቆያችሁ እናመሰግናለን። ዝርዝር ዘገባዎችን ለማንበብ ድረገጻችንን www.bbc.com/amharic እንዲሁም BBC News Amharic

0: ስለዚህ don't give up
1: አደምስ ኮዱ ስለዚህ ዳርቡ ኮላው ለሐን ተፈጭነን ታጅት ገኛ ፈጭለው ፈንቡቡ ዛት
2: ጽባህ ኩሉ ዓለም ሃንቀው ኢሉ ዝጽበዩ ዘለው አብይ ናይ ሻምፒዮንስ ሊግ ጾታ ከካይዲው እታ ሃያል ተኸላኻሊት ክለብ አድ እንግሊዝ አርሰናል ምስታ አዚያ ሓደገኛ መጥቃዕት ተትፈነው ናይ ፈረንሳ ጋንታ PSG ፊት ንፊት ክገጥማዕን ነዚ ጾታ ዝምልክታ አዘ ብርሃነ ምስተንታን ስፖርትን ጋዜጠኛ ነጋ ወልደ ጊዮርጊስ ጻንሒት ጌራላ
3: ቅድሚን አብግመት መታውና አንተ አይመስለኪ እዚ ግጥም ብልከ ዝምልከተን ጋንታት ወይ ካዝግብራቴን ፍጻመ በጽሕም ዘለዋ ለቲ ዓመት ሙሉ ዘራያና ማለት እዚ ግጥም ካንተ ሞንጎ ሃያል መስመር ምክልኻል ዘለዋ አርሰናልን ሞንጎ ብርቱ ናይ መስመር መጥቃት PSG ስለዚ ክልቴን ከምዚ ዓይነት መስመር መጥቃትን ከምኡ ዓይነት መስመር ምክልኻል ዘለዋን ጋንታ ምርኻበን ፀወታ ክሳዕ ክንደይ ተራፍን ኣንጠልጠልን ከምዝኸውን ባጉ ዝግመት ነገር እዩ ስለዚ ከምቲ ክትገልፅ የፅናሕኺ ልክ ዩ ኣርሰናል ውሑድ ሸቶ ዝተመዝገባ ጋንታ እያ PSG ከዓ ብዙሕ ሸቶ ናይ ምፍጣር ዕድል ዘለዎ እያ ስለዚ ኣብ ከምዚ ኩነታት ግምቶት ፀወታ ኣዝዩ ከቢድ እዩ ኣዜባ ግን እንታይ እዩ ምስቲ ብዕንቆ ዝከታተሉ ዘለኹ ኣነ ናተይ ግምት እንታይ መሲሉ ቴሳዕ ዶ ንድሕር ፀወታ ክዳ ኮይኑ ቀዲማ ሸቶ ዘመዝገት ክትዕወት እያ ዝብል ግምት ኣለኒ PSG ትእቱ ኣርሰናል ተመዝግብ ብዘይግልፅ ኣብ ኤክስትራ ታይም ድሕር ኣትን ግን ኣነ PSG ክትዕወት እያ ዝብል ግምት ኣለኒ ከመይ እንተልክኒ PSG ፀወታ ናይ ምምሕዳር ወይ ናይ ምከዋን ዓቕሚ ኣለዎም እቲ ሰልጣን እዮም ኣዝዩ ሓያል እዩ በሊሕ እዩ እንታይ ይገብር ይፈልጥ እዩ ናይ ምትዕልፃፍ ባህር ኣለዎ ስለዚ ነዚ ኣብ ግምት እቲ ከዓ PSG ናይ ምዕዋት ተኽእሉ ኣሎ ተፃወቱ እንታይ ገይሩ 11 ተፃወቲ ኣንፃር 11 ልምድ ክህቦም ይቀኒ ካልእ ዓይነት ታክቲክ ሒዙ ስለ ዝመፅእ ናይ ኣእምሮ ብልጫ ሉሴኒር ክወስድ ይኽእል እዩ ብመንፅር እዚ ግን ኣርሰናል ቀለልቲ ኣይኮን እዮም ኣብ ቴስዓ ኣርሰናል ድሕርሸቶ እትያ ሻምፒዮን ናይ ምኳን ዕድል ኣለዎ
4: ኣብ ዝሓለፈ ዓመት እውን ኣርሰናል ካብ ፍርቂ ፍፃመ ብPSG ያ ተገሊፋ ሞ ኣርሰናል ኣብዚ ፀወታ እዚ ዋንጫ ንክተልዕል ሕና ኣትፈድዶ ትኸውን
3: ዝሓለፈ ዓመት ኣብ ፍርቂ ፍፃመ PSG ንኣርሰናል ፅዒላ ክትዓርፍ ከላ ሲ ብጣዕሚ ዝገርም እዩ ሓላ ውሉዳ ደናሮማ ዝሕጂ ምስ ማንቸስተር ሲቲ ዘሎ ምስ PSG ነይርሽዑ ንሱ ኣብ ቀዳማይ እግሪ ሓሙሽተ ካኣትዋ ዝግባእ ኣሳሱ ኣድሂኒ እዩ ዳርጋንስቲ ነታ ጋንታ ናብ ፍፃሚ ሕሊፎ ኣብ ካልኣይ እግሪ ንድሕሪኒያ ዶኖሮማ ሰለስተ ኩዓሳሲ ይድሒኒ ስለዚ ኣርሰናል ዕድል ኣይገበረትን ኩዕሶ ካብ ፍትሓዊ ዘይምዃና ብርግፅ ዝረኣናሉ ግጥም እዩ ነይሩ ስለዚ ነዚ ግምት እቲ ከዓ ዝነበሮም ጌጋታትን ኩሉ ክሳይቲ ከዓ ምስቲ ዘለዎም ሕጂ ከዓ ኣድርናል ምክንያቱ ቻምፒዮን ኮይኖም ናይ ፕሪምየር ሊግ ኣቐዲሞምን ሓደ ፀወታ ቅድሚ ትራፎ ሻምፒዮን ብምዃኖም ናይ ዕረፍቲ ግዜ ስለ ዝረኸቡ እዞን ብቐሊሉ ዝጥመት ኣይኮነን ሞ ሕኖም ዘይፈድሉ ኣብነት ኣይ ክህሉን ዝብል ግምታት ኣለኒ
4: ምናልባት ኣልዒልካዮ ፀኒሕካ ኣልዩ ሰ ኣብ ናይ ታክቲካ መዳይ ኣዝዩ በሊሕ ምዃኑ ክትገልፅ ፀኒሕካ እሞ ሚኬል ኣርቴታ እውን ከም ተፃወታይ PSG ዝነበረ መጠን ኣብ ናይ መንጎ ክልትዮም ዘሎ ቴክኒካዊ ብልሒ መን ይበልፅ ንብል ንኸውን
3: እዎ ሕጂ ልክዕ እንድዩ ሚኬል ኣርቴታ ብላማስያ ባርሴሎና ገይሩስ ናብ PSG ተፃወተ እቲ መድረክ ግን በበይኒ ነይሩ መዓሲ እዚ ቅድሚ 20 ገለን ዓመት ናይ PSG ተፃወታ እዩ ነይሩ ዋላ እውን ኮ ብላማስያ ሚኬል ኣርቴታ ከሎ ሉዊስ ኤኔሪካ ናይቲ ዓባይ ጋንታ ናይ ባርሴሎና ተፃወታይ ከሎ ስፋሎጥ እዮም ነንሕሎ ሕጂ ግን ዝኩዕሶ እናተራቐቀ እዩ ዝኸይ ዘሎ ፍልስፍኖ ካልእ ነገር እናኾነ ዩ ዝኸይ ዘሎ ሉዊስ ኤኔሪከ ኣብ ልዕሊ ሚኬል ኣርቴታ ብኩሉ ነገር ብልጫ ኣለዎ ብመንፅር ኤለመንት ሒዞሞን ዘለዎ ግን ናይ ኣርሰናል ፀዋት ቀለልቲ ስለ ዘይኮኑ ሕጂ እንታይ እቲ ወሳን ነገር ዝመፅ ዘሎ ምሕደራ ኣቀዲማ ክገልፀፅን እየ ምክዋን ዝበሃል ኣሎ ከመይ ጌርካ ነቲ ፀወታ ዝተመሓድሮ ከመይ ጌርካ ተካውኖ እዩ ኤክስትራ ታይም ተኸይዶም ከዓ ኣብ ምክዋን ኣብቲ ምሕደራ ሉዊስ ኤኔሪከን ኣርቴታ ክበልፆ እዩ ዝብል ናተይ ትዕዘብትን ገምጋውን ኣለኒ
4: ፅቡቅ ነጋ እምበር ኣብ መወዳእታ ናትካ ግምት ክንደይ ብክንደይን ክወፃኢ ኢልካ ትሓስብ
3: ኣነ ከምዚ ክብለ ክፀናሕ እዩ ኣዜባ ንድሕር ኣርሰናል ቀዲማ ሸቶ መዝጊባ ሻምፒዮን ክትከውን እያ PSG ንድሕር ቀዲማ ሸቶ መዝጊባ ሻምፒዮን ክትከውን እያ ኣርሴን ቬንገር እንታይ ኢሉ 50-50 ሚታዊት ክብል እዩ ግምት ሂቡ
4: ተንታን ስፖርት ነጋ ወልደ ገርግስ ይቀኒልና
3: ይቀኒል ኣዜባ
2: ኣብ መወዳእታ መጠን ወሊድ ብሪጣንያ ዓመታዊ የንቆልቁል ከም ዘሎ ተገሊጹ ቤት ፅሕፈት ሃገራዊ ስታቲስቲክስ ኣብ ዘውፅኦ ፀብጻብ ኣብ 2025 ቁፅሪ ኣብ ዓዲ እንግሊዝን ዌልስን ዝተወልዱ ህፃናት ንመበል 4ይ ዓመት ጎዲሉ ኣሎ እቲ ክስተት ድሕሪ ኣስታት ፍርቂ ክፍለ ዘመን እዩ ኣጋጢሙ ዘሎ ዝኸበርኩም ሰማዕትና ንሎሚ ዘዳልናልኩም ትሕዝቶ ነዚ ይመስል ነይሩ ኣብ መርበብ ሓበሬታና www.bbc.com/ትግርኛ ከምኡ ውን ኣብ ዩትዩብ ፌስቡክን ዋትሳብን ቻናላትና ብምፅምባር ተወሳኺ ዜናታትን ፀብጻባትን ክትረኽቡ ትኽእል ኢኹም ቀጻሊ ሰሙን ስካዕ ንራኸብ ሰሰናዩ ንምነየልኩም